0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ክቡራትና ክቡራን አድማጮቻችን ሀግሸቦት መልካም የሰኔ ማይረር አመት በዓል ይሁንላችሁ ይሁንልን። ጤና ይስጥልን እንደምን አደራችሁ። ከዚህ በመቀጠል በዓሉ ከመግባቱ በፊት ያዘጋጀሩን ፕሮግራሞች እናቀርባለን። ከሁለገብና መልካም ስራ ባለሙያ ጀንበር መንግስቴ ወይም ኡሪ ከበደ ጋር ወቅታዊ ዘገባና በሀገረ ኢትዮጵያ በገጠር መንደሮች ቆይታችን ትዝታችን እንቃኛለንና ኡሪ ከበደ ወይም ጀንበር መንግስቴ ጤና ይስጥልን እንደምን አደርክ?
1: ጤና ይስጥልኝ ኢሳያስ አብርሃም ወይም ደግሞ ሻያው ደጉ ጓዴ ወንድሜ እንደምን አለ እያልኩኝ እንዲሁም ለህዝብ እስራኤል በሙሉ ይሄን በዓል ሀገሸቦት ወይም የሰኔ ማይረር የደስታ የፌስታ የሰላም የፈገግታ በዓል እንዲሆንልን እየተመኘሁ እና አመሰግናለሁ።
0: አዎ ሁላችን በአመት በዓል እናከብራለን እና እንግዲህ ይህንን አስቀድመን እንዳስታወስ ነው ለአድማጮቻችን ትናንት ሐሙስ ጧት ላይ የተዘጋጀ ፕሮግራም ስለሆነ ነው እንኳን እንደምን አደራችሁ ያልነው ጧት ላይ የተዘጋጀ ነው ቅንብር በመሆኑ ነው እና በጎ ነገር እንግዲህ ብለን ነው እንግዲህ ይህን ጀምር ነው እና እንግዲህ ያለው የሁለገብ እና መልካም ስራ ባለሙያ ኡሪ ከበደ ወይም ጀንበር መንግስቴ በሀግሸቦት ሳሚያ እስኪ እንዲያው የመካከለኛው ምስራቅ ወቅታዊ ጉዳዮችን እንዳስሰው በሰሜኑ ክፍለ ሀገር ጦርነቱም አሁንም እንደቀጠለ ነውና እስኪ እንዲያው አስተያየትህ እንዴት ይታያል?
1: በመጀመሪያ ደረጃ በጣም አመሰግናለሁ። እንግዲህ ምንድነው አሁንም ምንድነው የሚባለው ልጅ የሚማር ከቤተሰቡ ከቤቱ ነው። እኛም ደግሞ መጀመሪያ መነሻ አድርገን ማውራት ያለብን ያለነበትን አገር ነው። ፊት መቀመጫዬን እንዳለች ጅንጀሮ አሁንም በመካከለኛው ምስራቅና በእስራኤል አገር አጠቃላይ ሚድል ኢስት ብለን በምንጠራው ያለው ሁከት ያለው አለመረጋጋት ሁኔታ በጣም ለእኛ ለእስራኤል ዜጋ ብቻ ሳይሆን ዓለምንም የሚያሰጋ ደረጃ ነው የነበር። አሁን ግን ቀስ በቀስ እንቁላል በእግሩ ሄዳ እንደሚባለው እየተረጋጋ እየሄደ ነው። ሆኖም ግን በመረጋጋትም ባይኖር ያው በሰሜኑ ክፍል ስንሄደው በተለይ በሊባኖን ወይም በሊባኖስ የሂዝቡላ የሽብር ፈጠራ ድርጅት በከፍተኛ ደረጃ ጉልበታቸውን አጠናክረው እንደቀጠሉ ሲሆን የእስራኤል የመከላከያ ሰራዊት ደግሞ አይጥ ብቅ ስትል ድመት እያነቀ እንደሚጥላቸው እንደዚሁ የእስራኤል የመከላከያ ሰራዊትም ራስ ራሳቸውን እያላቸው ይገኛል። በዚያም በምትኩም ደግሞ ከእነሱ መቶ ከኛ አንድ ሲጠፋ የኛ አንድ ሺ እንደ ጠፋ ነው የሚቆጠር። ለምን የእስራኤል ወታደሮች ምርጥ ናቸው። እስራኤል ብለን የምንጠራው ህዝብ የእግዚአብሔር የበክር ልጅ ነው። እንደ ሌሎች በግፍ ጨፍጫፊ አይደለም። ለሰው አዛኝ ርህራሄ ያለው ስለሆን አዎ ወደ 12 ወታደሮችን ነው አሁን ተኩስ ስምምነት ያቁም ከተባለም እንኳ የህይወት መሳውትነት ከፍለዋል እና ለወንድሞቻችን ነፍስ ይማር ለሙታን ቤተሰቦች ደግሞ መጽናናት እንመኛለን።
0: አሜን። አሁን እኮ ኡሪ አብዚ ላይ እኮ ያለው ችግር በሰሜኑ ከሂዝቡላ ሊባኖስ ከሚገኘው ሽብር ፈጣሪ ድርጅት ጋር የእስራኤል መከላከያ ሰራዊት መደበኛ ጦር ሰራዊት ነው የእስራኤሉ። ይሄ ሽብር ፈጣሪ ድርጅት ግን በእውነትም እየወነጨፈ ያለው ያለ ሰው የሚንሳፋ አውሮፕላን ልበለው ተንሳፋፊና ቦምብ የተጠመደበት ነው። በዚህ እያጠቃ ያለበት ሆኖ የሚተኩስበት ቦታ እኮ መደበኛ በጦር ሜዳ ላይ ሆኖ አይደለም እኮ ከመኖሪያ ሰፈሮች መኖሪያ ቤት ውስጥ ህፃናት፣ ሴት ሽማግሌ ከሚኖሩበት ነው እየወነጨፈ ያለውና ለዚህ መፍትሄ አልተገኘለት እንዴት ተዋለ?
1: ይኸውልህ ኢሳያስ አብርሃም ምን አለ መሰለህ፣ አንዳንዴ አህያውን ሲፈሩ መደላድሉንም ይባላል። አሁን የለየለት ጦርነት ሲሆን ለምሳሌ በትላንትናው ዕለት እናንተም ባስተላለፋችሁ ዜና በሌላ በተለያየ መገናኛው ታርም ያን ተንሳፋፊ ፈንጆችን ይዞ ያጠመደው እናንተን ያለው የገደለው ከቤተ ክርስቲያን ወጥቶ ነው ነው የሚል እና የቤተ ክርስቲያን በየሃይማኖቱ የእስራኤል ሃይማኖት ጸሎት ቤት የክርስቲያን ያው አሁን ደምልህ ቤተ ክርስቲያን የእስላሞች መስጊድ እንደሚባለው ሁሉም ለጸሎት ለእግዚአብሔር ምስጋና ካልሆነ የምሽግ የጠላት የምሽግ የአጥፊ ጠፊዎች የምሽግ መደበቂያ ከሆነ እሱም መደምሰስ አለበት ማለት ነው። ለምን ብትል ከሀገራችን እንኳ ሌባ ሲሰርቅ ያለ ገፊ አይሰርቅም። አሁን ደግሞ በሊባኖን የሚደረገው ድርድር ጥሩ ነው። መንግስቱ ግን አንደኛ መንግስቱ ደካማ ነው። በሁለተኛ ደረጃ ደግሞ ምንድነው ምሉ አገራችን ክርስቶስ ወደ ስጋው አይደለም ይባላል። እንግዲህ ስላምም ቢሆን ክርስቲያንም ቢሆን ያለውን ወገኑን መደገፍ ይፈልጋል። በአንድ በኩል ሰላም፣ በአንድ በኩል ደግሞ ወገኑ ወንድሜ ቤት ወንድሜ ፍት ደማልይበታል እና አንደኛ ወየለየለት ጦርነት መሆን ያስፈልጋል። አለበለዚያ ደግሞ በሰላም ሁኔታ እንዴት ማድረግ እንደሚቻል በጥሩ ሁኔታ አጠናክሮ መሄድ ያስፈልጋል። እና በየለቱ ወታደሮቻችን መከሰፍ ማለት ቀላል አይደለም ይሻየው። ሌላው ደግሞ አሁን ለነዚህ ለተንሳፋፊ አውሮፕላኖች ወይም ደግሞ ፈንጅ ተሸክመው ተለያየ አደጋ የሚያደርፉትን እነሱን ለመከላከል እንዴት እስራኤል ጥበቧ ወደ ላይ የመጠቀ ወደ ምድር እና ወደ ውቅያኖስ የጠለቀ ሲሆን እንዴት ለዚህ መፍትሄ አጣች በሚለው እኔ በእውነት ራሴን በራሴ ብዙ ጊዜ ጠይቃለሁ። እና አሁንም ደግሞ ለዚህ ተንሳፋፊ አውሮፕላን ወይም ያደጋ አድራሾች ለነዚህ መፍትሄ እስካልተገኘ ድረስ ብዙ የህይወት መስዋዕትነት እንከፍላለን የሚል ስጋቻና ጥርጣሬ አለኝ።
0: እንግዲህ ይህን ሁኔታ መቼም በጠንካራ በሆነ ወታደራዊ ኃይል በሚወስደው እርምጃ ለመጨረሻ ጊዜ ይህ ሽብር ፈጣሪ ድርጅት እንዲህ የሚቆይ አይደለም፣ እጁን መስጠት አለበት። አሊያም በቀላል የሚታለፍ ነገር አይደለም። የብሔራዊ ደህንነት በዋናነት በሰሜኑ ክፍለ ሀገር ከሊባኖስ ጋር በሚያዋስነው ድንበር በቅርብ ርቀት ያሉ እስራኤላውያን ማህበረሰብ ሁሌ ሮሮ እያሰሙ ስለሆኑ በዚህ ላይ ደግሞ መንግስት ደግሞ ይህንን መፍትሄ ማፈላለግ ያለበት አይደለም።
1: ትክክል ነው። እንግዲህ ይህም በዚህ እንዳለ እንቋጨውና በእርግጥ አሁን በአሁን ባለንበት ደረጃ አሜሪካ ያው ከእስራኤል ጎንም ብትሰለፍ አንዳንዴ መመሪያ የምትሰጠው አሜሪካ ናት። ይህ በዚህ እንዳለ እስራኤል የአሜሪካን ድጋፍ ብትፈልግ የራሷን አቋምና የራሷን ውሳኔ እስካልወሰደች ድረስ አንዳንድ ምንድነው አንዳንድ ባሎች አሉ ለሚስቶቻቸው የኔ ያህል ገንዘብ ይበቃሻል የለምን አባከንሹ እንደሚባለው እንደዚያ ሊሆን ይችላል። እና እስራኤል የራሷ መብት እየተጠበቀ ነው። የራሷንም የጦር ስትራቴጂ የራሷንም የጦር ስትራቴጂ ተፋዳል ነው። አሁንም ቁርጥ ያለ አቋም የለም። በእርግጥ እስራኤልና አሜሪካ በጅምላ የምትጨፈጭፍ ሀገር አይደለች። በጥሩ ሁኔታ በዲሞክራሲ

0: ከዚያ ውጪ ግን አንደኛና የለየለት ጦርነት ከዚያ በኋላ ለረዘም ላሉ አመታቶች ሰላም እንሆናለን ከተባለ አሁንም በጦርነቱ በቀጣይነት በጥንቃቄ ሁኔታ መካሄድ አለበት ብዬ ነው የማስበው።
1: አዎ የሁኔታ እንግዲህ የኢራንና የአሜሪካ ክርክር በእነሱም በሁለቱ ሀገሮች መካከል ያነጻጸረ ሳይሆን በዋናነት እስራኤል በኢራን በቅርብ ርቀት በምትገኘው እንግዲህ የዚሁ ለብዙ ዓመታት አምባገነናዊ የኢራኑ ስርዓተ መንግስት ይህን ጀምላ አጥፊ የሆነ የኒውክሌር ቦምብ ባለቤት ለመሆን የሚያደርገውን ትግል ጥረቱን ለማደናቀፍ እና የዚህ ከባድ ጦር መሳሪያ ባለቤት መሆን የለበትም በሚለው ጥያቄ የያዘችው እስራኤል ናትና አሁንም የአሜሪካ ፕሬዚዳንት ዶናልድ ትራምፕም በዚህ በጦራቸው ዋና አላማቸው ዋና አጀንዳቸው ይህንን የኒውክሌር ጦር መሳሪያ ኢራን ባለቤት መሆን የለባትም ብለዋል። እንግዲህ በባህር ወሽመጥ ሆርሙዝ የሚባል የነዳጅ ዘይት የጫኑ መርከቦችን ተጓጉተዋል፣ ታግደዋል፣ አይንቀሳቀሱም። ይህን ያደረገችው ኢራን ነች። ይህ ብቻ የኢኮኖሚ ነክም ሳይሆን የኒውክሌር ሁኔታ ነው አሁን በጣም የአከራካሪ ሆነው አይደል? ማጠቃለያ በዚህ ዙሪያ
0: እና ይኸውልህ እንግዲህ ከአሜሪካ አምባገነን ወይም ደግሞ የበላይ ማለት የበላይ መሪ እስከሆነች ድረስ ሁሉንም በሷ ቁጥጥር ማድረግ ትፈልጋለች። ነገር ግን ደግሞ አሁን እንዳልኩ ከማን ቤት ማን ይገባላል? አሁንም ደግሞ ይሄን የሆርሙስን የባህር ወሽመጥ የተለያዩ ንግድ ስርዓት የሚካሄዱበትን አሁንም በስምምነት ነው መሆን ያለበት። አለበለዚያ ደግሞ እንደምንሰማው በዚያ ውስጥ ብዙ የተለያዩ ቦምቦች የተለያዩ ፈንጆች እንደተጠመዱበትና አንትን ወጥቅሙ ይልቅ ጉዳቱ የሚያበዝን መሆኑን ይሄም አሁንም በጣም አከራካሪ ነው። ኢራንም ዝም ብላ ስንት ጊዜ በስልጣን ላይ የቆየችበትን አሁን ለአሜሪካ ሰጥቼ እጄን አጣጥፌ እቀመጣለሁ እንደማትል የሁላችንም ግምትና ግንዛቤ ነው። እና ለሁሉም ግን ቆራጥ አመራር ያስፈልጋል ነው።
1: በጣም ግሩም። እንግዲህ ወደ ቀጣዩ ስናልፍ ደግሞ የፖለቲካ መንግስት የእስራኤል መንግስት የሚመለከት እስራኤል ጥምር መንግስት ፖለቲካውና ክነሴቱ ማለትም የህግ መደንገጊያ ምክር ቤት እንዲበተን የቀረበ ረቂቅ በተቀበጠ ባለው አብዛኛዎቹ በመጀመሪያ ድባብ ጸደቀ ተባለና የፖለቲካ ቀውስን እንበለው ምክንያቱ ምንድን ነው? ለዚህ ሁኔታ እንዲያው ባጭሩ
0: ይኸውልህ፣ አንደኛ አሁን የክኔሴቱ መበተኑ ወይም ደግሞ የሐሬዲም ማህበረሰብ የምንላቸው እና እንዲሁም ወይም ደግሞ ሃይማኖት አክራሪዎች በውትድርና አንሄድም፣ እኛ ውትድርናችን ኦሪት ነው፣ እኛ ውትድርናችን የኦሪትን ሃይማኖታችን ማክበር ነው ይላሉ። ግን በህግ ጋቱ ስንሄደው እያንዳንዱ 20 ዓመት ከሆነው በኋላ ለሀገሪቱ በውትድርና የለዊና የካህኑ ዘር አዎ እነሱ የኦሪት አገልጋይ ናቸው። ግን ሌላው ህዝብ ግን በሙሉ ከ20 ዓመት ጀምሮ በውትድርና አገሪቱን በጦርም ሆነ በማንኛውም በውስጥም ሆነ በውጭ ለሚመጣ ጠላት ለመከላከል ከኦሪትም የተጻፈ ነው እና ስለዚህ አሁን ደግሞ በአሁኑ ደረጃ ፖለቲካውን የምርጫው አጠቃላይ ትክክለኛ መደባዊ ምርጫ 6 ወር ሲቀረው አሁን ክኔሴቱን እንበትናለን ወይም በትነናል ማለቱ ለአሁን ባለንበት ጊዜ ጠላት በየአካባቢው እንደ ቁጥቋጦ ስንቆጠቁጠው እንደሚያቆጠቁጠው ወይም ደግሞ በሰኔ ጊዜ ብቃያው እንደሚሞላው እንደሚመጣና አሸክትም ደግሞ በዛን እንደ እንትን እንደሚለው ባለበት ጊዜ ይህን ያለውን መንግስት በሰላም ፈጽሞ ለሚቀጥለው ምርጫ ከማን ማን ይሻላል የሚለውን አደላድሎ መምረጥና እንትን ቢል የበለጠ ለሀገሪቱ ትልቅ ጉልበት ትልቅ ድል ይሆናል ብዬ አስባለሁ። ሻየው
1: ግን እኮ መደበኛ

0: ናታሊያዊ ጥምር መንግስት ናታሊያዊ መሩት ጥምር መንግስት ከተመረጡበት ጊዜ አንስቶ በእውነት ከሶስት አመት በላይ እንግዲህ አንድ መንግስት አንድ ካቢኔ ማስተዳደር የሚቆየው ለአራት አመት ያህል ነው የሚቆየው። አዎ ቆየት ብሏል። ቀደም ሲል እናስታውቅ ቅርብ ጊዜ ትዝታችን ስለነበረ መንግስት የምርጫ በየሳምንቱ ሲካሄድ የነበረው እዛ ቆይታ በኋላ ነው ይህ ጥምር መንግስት መደበኛ የተሰጠውን ያስተዳደር ጊዜ እንትን ያለው። አሁን ምርጫ መደበኛው የቀረው ጥቅምት ወር ነበረ የክነሴት ቢራው የክነሴት ምርጫ የሚካሄዱ። አሁን የክነሴቱ የሚበተን ከሆነ ህግ ማለት የክነሴት ምርጫ የሚካሄደው መስከረም ወር ነው። ይህን ያህልም ጎጅ ላይሆን ይችላል የሚና ሁኔታ አለ። ያልከውም ትክክለኛ እውነት ክን ነው። የተረጋጋ መንግስት አስፈላጊ ቢሆነው እና በዚህ ዙሪያ እንግዲህ በዚህ እናጠቃልልና ወደ
1: ማጠቃለላችን በፊት አንድ ማጠቃለያ በእውነት አሁንም ምንድነው ጉልቻ ቢለዋወጥ ወጣ ያሳምር የሚባል አለ። እንግዲህ ጠቅላይ ሚኒስትሩን የማንን ማንን ሊደግፍ ያው የራሴ የግሌ የዲሞክራሲ መብት አለ። ነገር ግን በተሞክሮ ስናያቸው እነማናቸው ለሀገሪቱ እነማናቸው በሀገሪቱ ችግር ሲሆን ክንዳቸውን አበርትተው እንዳቸውን አጠንክረው በውስጥም በተለያየ ደረጃ ሰላማዊ ሰልፍ እየሆነ መንግስት ይውደቅ መንግስት ይልቀቅ መንግስት የሚሰራው ስራ ጥሩ አይደለም እያሉ ሲሉ እስካሁን ድረስ በጠንካራ አቋም ይዘውት ያሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ለራሳቸው በሆን አሁን በፕሬዝዳንትነት ደረጃ መንግስታቸውንም ተለቀቁ በኋላ በምርጫ እንደማይሸነፉ ለሁላችንም ግምት እንሰጠው። አዎ ኮአሊሽን ወይም ደግሞ የጥምር መንግስት ለማቋቋም ትንሽ ይቸገራሉ። ከሊኩ ደራሳቸው ፓርቲ ይልቅ ለሌላ ፓርቲዎች የተለያዩ ስልጣን ይሰጣሉ። ነገር ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያላቸው ስጋት ስልጣኑን መልቀቁ አይደለም። እኔ ከተውኩት በእኔ ምትክ ማን ጠንካራ አቋም አለው ከሚለው ካልሆነ በስተቀር እናውንም ደግሞ አሁንም ደግሞ ቢወዳደሩ እሳቸው እንደሚያሸንፉ ነው። እዚህ ላይ እናጠቃልል ይሁን
0: እስኪ እንየው በአንተ አስተያየት እና ትንበያ እንዲያው ሆኖ ሳለን እኔም በከፊል እስማማበታለሁ። ግን ከኦክቶበር 7 2023 ዓ ም ያልተጠበቀ ከባድ የሽብር ጥቃት በአዛ በኩል የደረሰው እልቂት ከዛን ጊዜ ጀምሮ እንግዲህ 3 ዓመት እየሆነ ነው። የእስራኤል ህብረተሰብ ለውጥ አለ በርዕዮተ ዓለሙ በአመለካከቱ። በዚህ ላይ በተለይ ብሔራዊ ውትድርና አገልግሎትን እኩልነት ባለው ሁኔታ ሁሉም ያገልግል ለዳር ድንበር የሚል ጥያቄ በስፋት ባለው እየተነገረ ነው። እና ይህ ነው አሁንም ለመንግስት እንዲበተን ምክንያት የሆነዋል እንግዲህ የምትለዋለ። በዚህ ዙሪያ
1: እንግዲህ ምን አለ መሰለህ፣ ከምርጫ በፊት ሁሉ የክኔሴት አባል፣ ከምርጫ በፊት ሁሉ የከተማ ሸንጎ አባል፣ ከምርጫ በፊት ሁሉ የከተማ ከንቲባ መሆን ይፈልጋል። ግን እግዚአብሔር ደግሞ ዳዊትን ከወንድሞቹ ሁሉ መርጦ እሱ ትንሽ የነበር እሱ ህፃን የነበር ቅባቱንም ክብሩንም ማረጉንም ሰጥቶ እንዲሾም ያደረገው እግዚአብሔር ነው። አሁንም ደግሞ ከእኛ ከመራጮች ተጨማሪ የእግዚአብሔር ቃል ኪዳን እግዚአብሔር የሚፈልገውን ዳኛ ሲመርጥ ከሌ ነው አይልም እና የሚመርጠውን ያስቀምጥ ለሀገሪቱና ለህዝቡ የሚል ዳኛ ይመረጥ ነው። መሻየ
0: ጥሩ ማሳሰቢያ እውነት ክን ነው። ጀንበር መንግስት ወይም ሙሪ ከበድ አመሰግናለሁ። እንግዲህ ቀጣዩ ደግሞ ወቅታዊ ዘገባችን ከአንተ ጋር ሀገሸባዎት የሰኔ ማይረር ጋር የተዛመደ ነው። እንግዲህ ከዚህ በመቀጠል ደግሞ ወደ አፍሪካ ቀንድ ወደ አደግነባቸው የኢትዮጵያ ገጠር መንደሮች ትዝታችን እስኪ እንቃኝ። እንዳ እዛ ያለን ቀሳውስት ሃይማኖት መሪዎቻችን ስለ ሰኔ ማይረር በዓል ነው፣ በዚህ አመት በዓል መስራት የተከለከለ ነው እያሉ ያስተምሩን ነበረና እንዴት ነው? በበኩሌ በሰኔ ማይረር ቀን እንደማይሰራ እንጂ ወተት ነክ የመብላት መጠጣት ቀን ነው የሚል ሁኔታ አላስ አታስታውስም እና በዚህ እስኪ አስተያየት
1: እንግዲህ እዚህ ላይ ስትል አሁን ወደ ሀገራችን የነበርንበትን ስታወሳ ያለው ጋራው ሸንተረሩ ተራራው አየሩ ለምለሙ ያውሉ አንድ ላይ ትዝተው ድብልቅልቅ አለብኝና እንዲያው ምን አለ መሰለ ጋራው ሸንተረሩ ተራራው አየሩ በጣም ደስ ይለኛል ካንቺ መፈጠሩ ኢትዮጵያ ሀገሬ ትውልዴ እንዴት ነሽ እስከ መቼው ድረስ መቼ ማረሳሽ የሽምብራው ጥርጥር የዛፎቹ ፍሬ የትም ዙር የዙሬ ትዝ አለኝ አገሬ በልጅነታችን አይ የሚለኝ ትውስ አይ ዝናቡ ሲመጣ እንቧ ገሳ ስንለብስ እያልን ይህን እንደምንዘፍነው በእርግጥ የዘፋኞች ነው።

0: እና ወደ ኢትዮጵያ ዞር ስንል ኢትዮጵያ ያው ይሄ መጀመሪያ የካክሻቦት ወይም ደግሞ የሰኔ ማረር ብለን የምንጠራው ሰኔ ማረር ከሁለት ይከፈላል። ማረር የምለው አንደኛው ከፋሲካ ጀምረን 49 ቀን ቆጥረን በ50ኛው ቀን ኦሪትን የተቀበሉበት ነው። አባ ሙሴ 40 ቀን እና 40 ሌሊት ከእግዚአብሔር ከፈጣሪ አምላካችን ጋር በመገናኘት በመነጋገር ያለውን የህይወት መማሪያችን የህይወት መመሪያችን ኦሪትን የተቀበሉበት ስለሆነ ይህ በአንዱ በኩል ሲሆን፣ በሁለተኛው ደረጃ ደግሞ የመከር መከወኛ ነው። ይሄ በዓል አንደኛ የፋሲካው በዓል ያው መቅደሴን በምሰሩልኝ ጊዜ አንደኛ በፋሲካ፣ ሁለተኛ በዚህ በሰኔ ማረር፣ ሶስተኛ ደግሞ በሱኮት ወይም ደግሞ በዳሱ በዓል ባዶ እጃችሁን አትታዩ ያለው ይሄ ትልቅ ሶስት በዓላቶች ናቸው እና በዚህ አሁን ባለንበት በኢትዮጵያም ሰኔ ነው፣ በዚህ ሀገርም ሰኔ ነው። ግን የኢትዮጵያ ዛሬ ሰኔ የልምላሜ ወራት ነው። አሁን ሰኔ ገና አልገባም፣ ሊገባ ነው፣ ትንሽ ቆይቷል። እንደገና በዚህ ሀገር ደግሞ የመከሩ መከወኛ ነው። አሁን ምንድን ነው የሚል መከሩን በከወናችሁ ጊዜ አካባቢውን ዙሪያውን ደንበሩ እንዳታጭዱ ለድሃና ለወፎች እንዲሆኑ ብሎ እግዚአብሔር በትእዛዙ አስቦ እንትን ብሏል እና ይሄ ምንድን ነው የምንለው የእህሉ በክር መድረሻ፣ የእህሉ መከር መታጨጃ፣ ለእግዚአብሔርና ለካህናቱ ሞሳት የሚቀርብበት የትልቅ በዓል ስለሆነ። አዎ ግን አሁን ካልከው ወተት ስጋ ይለይ የሚባለው እንግዲህ እያካባቢው አንድ ልጅ እንዳሳዳጊው ይሄዳል፣ አንድ ልጅ እንዳስተማሩ ይሄዳል እና ኢትዮጵያ እንዳስተማሩን መሰረት እንዲያውም በዚህ ቀን የምንደሰትበት እኔ ራሴን ምሳሌ ባደርግ በሙሉ 50 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ወላጆች ከወላጆቻቸው ተቀብለው ይህን የሰኔ ማረር ይደግሱት ነበር። መጀመሪያ በአንድ ጦበት ግልገል፣ ኋላ ግን አስተከብት እንኳ እያረዱ ወላጆች አገሩን በሙሉ እየጠሩ ያው ይሄ የኦሪት የተሰጠበት ቀን ከግብፅ አገር ወጥተን ከፔሳህ በኋላ ከፋሲካ በኋላ ነፃ የሆነበት ተብሎ ሲዘክሩ አውቃለሁ። እና ወተት ብሉ ስጋት ብሉ የሚል አላየንም። እዚህ ሀገር ደግሞ የራባናቶች እንግዲህ ራባናቶች የሚባሉ እዚህ ሀገር አሁንም ሊቆች አሉ። የኦሪትን ትምህርት ኦሪት በቃል ኦሪት በጽሁፍ የሚለው ኦሪትንም ተውለት ከፍለውታል እና የድሮም አባቶቻችን አበዊ እንዳሉት ይናገሩ እንደነበር እንደሚባለው እዚህ ሀገርም ደግሞ ይህን አታድርጉ ይህን ታድርጉ ተብሎ የተጻፈውን ትእዛዝ ይሰጣሉ። ግን እኛ ግና በድሮ በነበር ነው አባቶቻችንና የሃይማኖት መሪ ባስተማሩን ደረጃ በዚያ ነው የምንሄድ ያለን።
1: አዎ ትክክል ነህ። እንግዲህ በዚህ እናጠቃልላለን። መልካም።
0: ሌላው አንዱ ሁለተኛው የማረር ያልኩህ የህዳር በህዳር ደግሞ አስተራይ ከዋለ ጀምሮ 49 ቀን ይቆጠርና 50ኛው ቀን ለምን ኢትዮጵያ የመከር መከወኛው ህዳር ነው እና ይህም በማድረግ አበው ያሉት ተብሎ ይህን ይላል። ይህንም ደግሞ ይህን ታሪክ ይህን አሁን ያወራንበትን ታሪክ ይሻያው ለልጆቻችን ማስረዳት ያስፈልጋል። ወላጆቻችን ይህን ለእኛ ባያስረዱነ ዛሬ የሰኔ ማረር ወይም ደግሞ ሀክሻቦት የሚለውን በዓል ምን እንደሆን ማወቅ አንችልም ነበር እና የዛሬ ዓመት ሰላም ያድርሰነ ነው የምል። አመሰግናለሁ ወንድም ይሻየው።
1: ሀክሻቦት ሳሚያ፣ መልካም የሰኔ ማረር ዓመት በዓል የከርሞ ሰይ በለን። እናመሰግናለን። ጀንበር መንግስቴ ወይም ሙሪ ከበደ መልካም ውሎ።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ሀክ ሻቮት ሳሚያ እንኳን ለሻቮት ወይም ለሰኔ ማይረር በዓል በሰላም አደረሳችሁ በዓሉ የሰላምና የጤና እንዲሆንላችሁ እንመኛለን።

በያላችሁበት ሰላምና ፍቅር እንዲበዛላችሁ በድጋሚ እየተመኘን መልካም የሻቦት በዓል ባሉን በማስመልከት ያዘጋጀነውን ፕሮግራም እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የሻቦት በዓል የሚከበረው የፔሳህ ወይም የፋሲካ በዓል ከዋለ በኋላ 7 ሳምንታት ወደፊት ተቆጥሮ ነው። ታዲያ ሳምንታት ስለሚቆጠሩ በዓሉ ሻቦት በመባል ይጠራል። ለነገሩ ሻቦት የሚለው ስም በጉልክ ስለሚታወቅ ቀድመን ጠራ ነው እንጂ ይህ በዓል በተለያዩ ስሞች ይጠራል። ከበዓሉ መጠሪያ ስሞች መካከል ማታን ቶራ ወይም የቶራ መጽሐፍ የተቀበልንበት የመህር መሰብሰቢያ ወቅት ስለሆነም ሀግ ካጽር የመህር በዓልና ሌሎችም ስሞች አሉት። በኢትዮጵያ ቤተ እስራኤላውያን ዘንድ ደግሞ ሰኔ ማይረር እየተባለ ይጠራል።

ከቅዱሳን መጽሐፍት እንደምንረዳው የመጀመሪያው አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ግንኙነት እንደነበረ እንገነዘባለን። ሰው የሚከተለው ሃይማኖትና የሚፈጽመው ትእዛዛተ እግዚአብሔር እንዲኖር የሚመራበት ህግ የተሰጠው ግን በሊቀ ነቢያት ሙሴ አማካኝነት ለአምላክ የበኩር ልጅ ተብሎ በተጠሩት ለቅድመ እስራኤላውያን አባቶቻችን ነው። ዕብራውያን አባቶቻችን ከግብጽ ባርነት ከወጡ በኋላ ለሰባት ቀናት ያልወካ ምግብ በመመገብ ፋሲካን አከበሩ። በምድረ በዳ እያሉም ነብዩ ሙሴ ህዝቡን እንዲጠብቁት በማዘዝ ወደ ሲናይ ተራራ ወጣ። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ትእዛዛት የተጻፉበት የቃል ኪዳኑ ገበታ ህገ እግዚአብሔር ተሰጠውና ወደ ዕብራውያን ተመለሰ። እግዚአብሔር የበኩር ልጅ ብሎ ለጠራቸው አባቶቻችን እስራኤላውያን ህግና መመሪያ ሃይማኖታዊ ስርዓትን ቶራን የሰጠበት ይህ ታላቅ ዕለት በእስራኤላውያን ዘንድ አሁንም በየዓመቱ ይከበራል ይታሰባል።

በሻቦት ወይም በዚህ በዓል እለት የተሰጠና በይሁዳውያን እምነት ከትውልድ ወደ ትውልድ የሚታሰብና የምንጠብቀው የምናስታውሰው ሌላም ታላቅ ትእዛዝ አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 19 እና ዘጸአት 34 ቁጥር 26 ላይ እንደተጻፈው ጦቦቱን በእናቱ ወተት አትቀቅለው ይላል። ስለዚህ በዚህ በዓል ወተትና የወተት ውጤቶችን መመገብ ልማድ ነው። በይሁዳውያን እምነት መሰረት ወተትና ስጋን ባንድ ላይ ማፍሰልም ሆነ መመገብም የተከለከለ ነው። በታላቁ መጽሐፍ ቅዱስ በቶራ ወይም በኦሪት ቀደም ሲል እንደተጠቀሰው ተጽፎ ይገኛል። አድማጮቻችን ስለምትከታተሉን በጣም እናመሰግናለን። እያቀረብን ያለነው የሻቦኦት ወይም የሰኔ ማይረርን በዓል በተመለከተ ያዘጋጀነውን አጭርና ልዩ ዝግጅት ነው።

የሰው ልጅ ከሌሎች ፍጥረታት የተለየ እንደሆነና ስለ ምድራዊና ስለ ሰማያዊ ሕይወት አርቆ እንዲያስብ ሕገ እግዚአብሔር መንገድና መመሪያ እንዲሆነው ይህ የኦሪት መጽሐፍ ለእስራኤላውያን አባቶቻችን ተሰጠ። ያሁኑ ትውልድም ከአባቶቻችን በወረስነው ባህልና ልማድ መሰረት እንጠብቀዋለን እና ከብረዋለን። በዚህ በዓል ዋዜማ እስራኤላውያን ወንዶች በጸሎት ቤት በመሰባሰብ ሌሊቱን ሙሉ ሲጸልዩ ሲዘምሩ ያነጉታል። ሃይማኖት ለሚጠብቁ ሰዎች በዚህ ቀን መተኛት የተከለከለ ነው። ምክንያቱም ቶራ ወይም ኦሪትን ያክል ታላቅ ሃይማኖታዊ መመሪያ ከእግዚአብሔር ዘንድ የተቀበልንበትን ዕለት በንቃትና በመጸለይ በማመስገን ራሳችን አዝጋሽተን መጠበቅ እንዳለብን የሃይማኖት ሊቃውንት ያስረዱናል።

አድማጮቻችን ከላይ እንደገለጽነው በኢትዮጵያ ይሁዳውያን ዘንድ ይህ በዓል ሰኔ ማይረር በመባል ይጠራል። በኢትዮጵያ ምድር በነበርንበት ወቅት በዓሉን የሚያከብሩት ዝክር በመዘከርና በመታደም አንድ ላይ በመብላትና በመጠጣት ነበር። አሁንም በእስራኤል ሀገር የነበረውን ልማድ በማስቀጠል እየደገሱ የሚጠሩ ቤተ እስራኤላውያን በርካቶች ናቸው።

የሻቦት በዓል ከዋዜማው ጀምሮ እስከ መውጫው እንደ ሰንበት የሚከበር ሲሆን ይሁዳውያን ከሚያከብሯቸው ታላላቅና በጉልህ ከሚታወቁ ሃይማኖታዊ በዓላት መካከል አንዱ ነው።

ፍቅር ጠፋ ባለም ግጥሙን ያገኘነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ አፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ የሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አታ ትተራመሳለች።

የተከበራችሁ አድማጮቻችን ስለ ሀግ ሻቦት ወይም የሰኔ ማይራር በዓል ያቀረብነው አጭር ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነኝ። መልካም በዓል።

0: መሆን ያለበትኝ አንደኛ በጥሩ ሁኔታ በፓኪስታንም ሆነ በተለያየ አሸማጋዮች ትክክለኛ የሆነ ስምምነት እስካል ሆነ ድረስ አሁንም በጦርነቱም ቢሆን እንዲያው ዝም ብሎ ጀምሮ ነካክቶ መተው ሳይሆን በጥሩኛ ሁኔታ እስከ ትር እስከ መሰረቱ እስከሚፈልስ ድረስ በጦርነቱ መቀጠል ያስፈልጋል ባይ ነኝ። አዎ ከሰላሙ አሁንም ከሰላሙ የበለጠ የለም። ሰላም ባሸማጋዮች ተደራድሮ ስምምነት መድረስ የብዙ ሰው ህይወት የብዙ ሰው ደም መፍሰስ ይድናል። ከዚያ ውጪ ግን አንደኛና የለየለት ጦርነት ከዛ በኋላ ለረዘም ላሉ አመታቶች ሰላም እንሆናለን ከተባለ አሁንም በጦርነቱ በቀጣይነት በጥንቃቄ ሁኔታ መካሄድ አለበት ብዬ ነው ማስብ ይታየኝ።
1: አዎ የሁኔታ እንግዲህ የኢራንና የአሜሪካ ክርክር በነሱም በሁለቱ ሀገሮች መካከል ያነጻጸረ ሳይሆን በዋናነት እስራኤል በኢራን በቅርብ ርቀት በመትገኘው እንግዲህ የዚሁ ለብዙ አመታት የአምባገነናዊ የኢራኑ ስርዓተ መንግስት ይህን ጀምላ አጥፊ የሆነ የኒውክሌር ቦምብ ባለቤት ለመሆን የሚያደርገውን ትግል ጥረቱን ለማደናቀፍ እና የዚህ ከባድ ጦር መሳሪያ ባለቤት መሆን የለበትም በሚለው ጥያቄ የያዘችው እስራኤል ናትና አሁንም የአሜሪካ ፕሬዚዳንት ዶናልድ ትራምፕም በዚህ በጦራቸው ዋና አላማቸው ዋና አጀንዳቸው ይህንን የኒውክሌር ጦር መሳሪያ ኢራን ባለቤት መሆን የለባትም ብለዋል። እንግዲህ በባህር ወሽመጥ ሆርሙዝ የሚባል የነዳጅ ዘይት የጫኑ መርከቦችን ተጓጉተዋል፣ ታግደዋል፣ አይንቀሳቀሱም። ይህን ያደረገችው ኢራን ነች። ይህ ብቻ የኢኮኖሚ ነክም ሳይሆን የኒውክሌር ሁኔታ ነው አሁን በጣም የአከራካሪ ሆነው አይደል? ማጠቃለያ በዚህ ዙሪያ
0: እና ይኸውልህ እንግዲህ ከአሜሪካ አምባገነን ወይም ደግሞ የበላይ ማለት የበላይ መሪ እስከሆነች ድረስ ሁሉንም በሷ ቁጥጥር ማድረግ ትፈልጋለች። ነገር ግን ደግሞ አሁን እንዳልኩ ሀማን ቤት ማን ይገባላል? አሁንም ደግሞ ይሄን የሆርሙስን የባህር ወሽመጥ የተለያዩ ንግድ ስርዓት የሚካሄዱበትን አሁንም በስምምነት ነው መሆን ያለበት። አለበለዚያ ደግሞ እንደምንሰማው በዚያ ውስጥ ብዙ የተለያዩ ቦምቦች የተለያዩ ፈንጆች እንደተጠመዱበትና አንትን ወጥቅሙ ይልቅ ጉዳቱ የሚያበዝን መሆኑን ይሄም አሁንም በጣም አከራካሪ ነው። ኢራንም ዝም ብላ ስንት ጊዜ በስልጣን ላይ የቆየችበትን አሁን ለአሜሪካ ሰጥቼ እጄን አጣጥፌ እቀመጣለሁ እንደማትል የሁላችንም ግምትና ግንዛቤ ነው። እና ለሁሉም ግን ቆራጥ አመራር ያስፈልጋል ነው።
1: በጣም ግሩም። እንግዲህ ወደ ቀጣዩ ስናልፍ ደግሞ የፖለቲካ መንግስት የእስራኤል መንግስት የሚመለከት እስራኤል ጥምር መንግስት ፖለቲካውና ክነሴቱ ማለትም የህግ መደንገጊያ ምክር ቤት እንዲበተን የቀረበ ረቂቅ በተቀበጠ ባለው አብዛኛዎቹ በመጀመሪያ ድባብ ጸደቀ ተባለና የፖለቲካ ቀውስን እንበለው ምክንያቱ ምንድን ነው? ለዚህ ሁኔታ እንዲያው ባጭሩ
0: ይኸውልህ፣ አንደኛ አሁን የክኔሴቱ መበተኑ ወይም ደግሞ የሐሬዲም ማህበረሰብ የምንላቸው እና እንዲሁም ወይም ደግሞ ሃይማኖት አክራሪዎች በውትድርና አንሄድም፣ እኛ ውትድርናችን ኦሪት ነው፣ እኛ ውትድርናችን የኦሪትን ሃይማኖታችን ማክበር ነው ይላሉ። ግን በህግጋቱ ስንሄደው እያንዳንዱ 20 ዓመት ከሆነው በኋላ ለሀገሪቱ በውትድርና የለዊና የካህኑ ዘር አዎ እነሱ የኦሪት አገልጋይ ናቸው። ግን ሌላው ህዝብ ግን በሙሉ ከ20 ዓመት ጀምሮ በውትድርና አገሪቱን በጦርም ሆነ በማንኛውም በውስጥም ሆነ በውጭ ለሚመጣ ጠላት ለመከላከል ከኦሪትም የተጻፈ ነው እና ስለዚህ አሁን ደግሞ በአሁኑ ደረጃ ፖለቲካውን የምርጫው አጠቃላይ ትክክለኛ መደባዊ ምርጫ 6 ወር ሲቀር

0: አሁን ክኔሴቱን እንበትናለን ወይም በትነናል ማለቱ ለአሁን ባለንበት ጊዜ ጠላት በየአካባቢው እንደ ቁጥቋጦ ስንቆጠቁጠው እንደሚያቆጠቁጠው ወይም ደግሞ በሰኔ ጊዜ ብቃያው እንደሚሞላው እንደሚመጣና አሸክትም ደግሞ በዛን እንደ እንትን እንደሚለው ባለበት ጊዜ የኔ ያለውን መንግስት በሰላም ፈጽሞ ለሚቀጥለው ምርጫ ከማን ማን ይሻላል የሚለውን አደላድሎ መምረጥና እንትን ቢል የበለጠ ለሀገሪቱ ትልቅ ጉልበት ትልቅ ድል ይሆናል ብዬ አስባለሁ። ሻየው
1: ግን እኮ መደበኛው የጥምር መንግስት ናታሪያ የሚመሩት ጥምር መንግስት ከተመረጡበት ጊዜ አንስቶ በእውነት ከሶስት ዓመት በላይ እንግዲህ አንድ መንግስት አንድ ካቢኔ በአስተዳደር የሚቆው ለአራት ዓመት ያህል ነው የሚቆየው። አዎ ቆየት ብሏል። ቀደም ሲል እናስታው የቅርብ ጊዜ ትዝታችን ስለነበረ መንግስት የምርጫ በየሳምንቱ ሲካሄድ የነበረው እዛ ቆይታ በኋላ ነው ይህ ጥምር መንግስት መደበኛ የተሰጠውን የአስተዳደር ጊዜ እንትን ያለው። አሁን ምርጫ መደበኛው የቀረው ጥቅምት ወር ነበረ የክነሴት ብሔራዊ የክነሴት ምርጫ የሚካሄዱ። አሁን ግን አሁን የክነሴቱ የሚበተን ከሆነ ህግ ማለት የክነሴት ምርጫ የሚካሄደው መስከረም ወር ነው። ይህን ያህልም ጎጅ ላይሆን ይችላል የሚና ሁኔታ አለ። ያልከውም ትክክለኛ ነህ። እውነትህን ነው። የተረጋጋ መንግስት አስፈላጊ ቢሆነው እና በዚህ ዙሪያ እንግዲህ በዚህ እናጠቃልልና ወደ
0: ማጠቃለላችን በፊት አንድ ማጠቃለያ በእውነት አሁንም ምንድነው ጉልቻ ቢለዋወጥ ወጣ ያሳምር የሚባል አለ። እንግዲህ ጠቅላይ ሚኒስትሩን የማንን ማንን ሊደግፍ ያው የራሴ የግሌ የዲሞክራሲ መብት አለ። ነገር ግን በተሞክሮ ስናያቸው እነማናቸው ለሀገሪቱ እነማናቸው በሀገሪቱ ችግር ሲሆን ክንዳቸውን አበርትተው እንዳቸውን አጠንክረው በውስጥም በተለያየ ደረጃ ሰላማዊ ሰልፍ እየሆነ መንግስት ይውደቅ መንግስት ይልቀቅ መንግስት የሚሰራው ስራ ጥሩ አይደለም እያሉ ሲሉ እስካሁን ድረስ በጠንካራ አቋም ይዘውት ያሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ለራሳቸው በሆን አሁን በፕሬዝዳንትነት ደረጃ መንግስታቸውንም ተለቀቁ በኋላ በምርጫ እንደማይሸነፉ ለሁላችንም ግምት እንሰጠው። አዎ ኮአሊሽን ወይም ደግሞ የጥምር መንግስት ለማቋቋም ትንሽ ይቸገራሉ። ከሊኩ ደራሳቸው ፓርቲ ይልቅ ለሌላ ፓርቲዎች የተለያዩ ስልጣን ይሰጣሉ። ነገር ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያላቸው ስጋት ስልጣኑን መልቀቁ አይደለም። እኔ ከተውኩት በእኔ ምትክ ማን ጠንካራ አቋም አለው ከሚለው ካልሆነ በስተቀር እናውንም ደግሞ አሁንም ደግሞ ቢወዳደሩ እሳቸው እንደሚያሸንፉ ነው። እዚህ ላይ እናጠቃልል ይሁን
1: እስኪ እንየው በአንተ አስተያየት እና ትንበያ እንዲያው ሆኖ ሳለን እኔም በከፊል እስማማበታለሁ። ግን ከኦክቶበር 7 2023 ዓ ም ያልተጠበቀ ከባድ የሽብር ጥቃት በአዛ በኩል የደረሰው እልቂት ከዛን ጊዜ ጀምሮ እንግዲህ 3 ዓመት እየሆነ ነው። የእስራኤል ህብረተሰብ ለውጥ አለ በርዕዮተ ዓለሙ በአመለካከቱ። በዚህ ላይ በተለይ ብሔራዊ ውትድርና አገልግሎትን እኩልነት ባለው ሁኔታ ሁሉም ያገልግል ለዳር ድንበር የሚል ጥያቄ በስፋት ባለው እየተነገረ ነውና ይሄ ነው አሁንም ለመንግስት እንዲበተን ምክንያት የሆነው እንግዲህ ምትለዋለ። በዚህ ዙሪያ
0: እንግዲህ ምን አለ መሰለህ ከምርጫ በፊት ሁሉ የክኔሴት አባል፣ ከምርጫ በፊት ሁሉ የከተማ ሸንጎ አባል፣ ከምርጫ በፊት ሁሉ የከተማ ከንቲባ መሆን ይፈልጋል። ግን እግዚአብሔር ደግሞ ዳዊትን ከወንድሞቹ ሁሉ መርጦ እሱ ትንሽ የነበር እሱ ህፃን የነበር ቅባቱንም ክብሩንም ማረጉንም ሰጥቶ እንዲሾም ያደረገው እግዚአብሔር ነው። አሁንም ደግሞ ከእኛ ከመራጮች ተጨማሪ የእግዚአብሔር ቃል ኪዳን እግዚአብሔር የሚፈልገውን ዳኛ ሲመርጥ ከሌ ነው አይልም። እና የሚመርጠውን ያስቀምጥ ለሀገሪቱና ለህዝቡ የሚል ዳኛ ይመረጥ ነው የሚሻየው።
1: ጥሩ ማሳሰቢያ፣ እውነትህን ነው ጀንበር መንግስት ወይም ሙሪ ከበድ፣ አመሰግናለሁ። እንግዲህ ቀጣዩ ደግሞ ወቅታዊ ዘገባችን ከአንተ ጋር ሀገሸባዎት የሰኔ ማይረር ጋር የተዛመደ ነው። እንግዲህ ከዚህ በመቀጠል ደግሞ ወደ አፍሪካ ቀንድ ወደ አደግነባቸው የኢትዮጵያ ገጠር መንደሮች ትዝታችን እስኪ እንቃኝ። እንዳ እዛ ያለን ቀሳውስት ሃይማኖት መሪዎቻችን ስለ ሰኔ ማይረር በዓል ነው፣ በዚህ ዓመት በዓል መስራት የተከለከለ ነው እያሉ ያስተምሩን ነበረና እንዴት ነው? በበኩሌ በሰኔ ማይረር ቀን እንደማይሰራ እንጂ ወተት ነክ የመብላት መጠጣት ቀን ነው የሚል ሁኔታ አላስታውስምና በዚህ እስኪ አስተያየት።
0: እንግዲህ እዚህ ላይ ስትል አሁን ወደ ሀገራችን የነበርንበትን ስታወሳ ያለው ጋራው፣ ሸንተረሩ፣ ተራራው፣ አየሩ፣ ለምለሙ ያሁሉ አንድ ላይ ትዝታው ድብልቅልቅ አለብኝና እንዲያው ምን አለ መሰለ ጋራው ሸንተረሩ ተራራው አየሩ በጣም ደስ ይለኛል ካንቺ መፈጠሩ ኢትዮጵያ ሀገሬ ትውልድ እንደነሽ እስከ መቼው ድረስ መቼ ማረሳሽ የሽምብራው ጥርጥር የዛፎቹ ፍሬ የትም ዙር የዙሬ ትዛለኝ ሀገሬ በልጅነታችን አይ የሚለይ ትውስ አይ ዝናቡ ሲመጣ እንቧ ገሳ ስንለብስ እያለ ይህን እንደምንዘፍነው በእርግጥ ዘፋኞች ነው።

0: እና ወደ ኢትዮጵያ ዞር ስንል ኢትዮጵያ ያው ይሄ መጀመሪያ የካክሻቦት ወይም ደግሞ የሰኔ ማረር ብለን የምንጠራው ሰኔ ማረር ከሁለት ይከፈላል። ማረር የሚለው አንደኛው ከፋሲካ ጀምረን 49 ቀን ቆጥረን በ50ኛው ቀን ኦሪትን የተቀበሉበት ነው። አባ ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ከፈጣሪ አምላካችን ጋር በመገናኘት በመነጋገር ያለውን የህይወት መማሪያችን የህይወት መመሪያችን ኦሪትን የተቀበሉበት ስለሆነ ይህ በአንዱ በኩል ሲሆን፣ በሁለተኛው ደረጃ ደግሞ የመከር መከወኛ ነው። ይሄ በዓል አንደኛ የፋሲካው በዓል ያው መቅደሴን በምሰሩልኝ ጊዜ አንደኛ በፋሲካ፣ ሁለተኛ በዚህ በሰኔ ማረር፣ ሶስተኛ ደግሞ በሱኮት ወይም ደግሞ በዳሱ በዓል ባዶ እጃችሁን አትታዩ ያለው ይሄ ትልቅ ሶስት በዓላቶች ናቸው። እና በዚህ አሁን ባለንበት በኢትዮጵያም ሰኔ ነው፣ በዚህ ሀገርም ሰኔ ነው። ግን የኢትዮጵያ ዛሬ ሰኔ የልምላሜ ወራት ነው። አሁን ሰኔ ገና አልገባም፣ ሊገባ ነው፣ ትንሽ ቆይቷል። እንደገና በዚህ ሀገር ደግሞ የመከሩ መከወኛ ነው። አሁን ምንድን ነው የሚል መከሩን በከወናችሁ ጊዜ አካባቢውን ዙሪያውን ደንበሩን እንዳታጭዱ ለድሃና ለወፎች እንዲሆኑ ብሎ እግዚአብሔር በትእዛዙ አስቦ እንትን ብሏል። እና ይሄ ምንድን ነው የምንለው የእህሉ በክር መድረሻ፣ የእህሉ መከር መታጨጃ፣ ለእግዚአብሔርና ለካህናቱ ሞሳት የሚቀርብበት የትልቅ በዓል ስለሆነ። አዎ፣ ግን አሁን ካልከው ወተት ስጋ ይለይ የሚባለው እንግዲህ እያካባቢው አንድ ልጅ እንዳሳዳጊው ይሄዳል፣ አንድ ልጅ እንዳስተማሩ ይሄዳል። እና ኢትዮጵያ እንዳስተማሩን መሰረት እንዲያውም በዚህ ቀን የምንደሰትበት እኔ ራሴን ምሳሌ ባደርግ በሙሉ 50 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ወላጆች ከወላጆቻቸው ተቀብለው የሰኔ ማረር ይደግሱት ነበር። መጀመሪያ በአንድ ጦበት ግልገል፣ ኋላ ግን አስተከብት እንኳ እያረዱ ወላጆች አገሩን በሙሉ እየጠሩ ያው ይሄ የኦሪት የተሰጠበት ቀን ከግብፅ አገር ወጥተን ከፔሳህ በኋላ ከፋሲካ በኋላ ነፃ የሆነበት ተብሎ ሲዘክሩ አውቃለሁ። እና ወተት ብሉ ስጋ አትብሉ የሚል አላየንም። እዚህ ሀገር ደግሞ የራባናቶች እንግዲህ ራባናቶች የሚባሉ እዚህ ሀገር አሁንም ሊቆች አሉ። የኦሪትን ትምህርት ኦሪት በቃል ኦሪት በጽሁፍ የሚለው ኦሪትንም ተውለት ከፍለውታል። እና የድሮም አባቶቻችን አበዊ እንዳሉ ሲናገሩ እንደነበር እንደሚባለው እዚህ ሀገርም ደግሞ ይህን አታድርጉ ይህን ታድርጉ ተብሎ የተጻፈውን ትእዛዝ ይሰጣሉ። ግን እኛ ግና በድሮ በነበር ነው አባቶቻችንና የሃይማኖት መሪ ባስተማሩን ደረጃ በዚያ ነው የምንሄድ ያለን።
1: አዎ፣ ትክክል ነህ። እንግዲህ በዚህ እናጠቃልላለን። መልካም።
0: ሌላው አንዱ ሁለተኛው የማረር ያልኩህ የህዳር በህዳር ደግሞ አስተራይ ከዋለ ጀምሮ 49 ቀን ይቆጠርና 50ኛው ቀን ለምን ኢትዮጵያ የመከር መከወኛው ህዳር ነው። እና ይህም በማድረግ አበው ያሉት ተብሎ ይህን ይላል። ይህንም ደግሞ ይህን ታሪክ ይህን አሁን ያወራንበትን ታሪክ ይሻያው ለልጆቻችን ለልጆቻችን ማስረዳት ያስፈልጋል። ወላጆቻችን ይህን ለእኛ ባያስረዱነ ዛሬ የሰኔ ማረር ወይም ደግሞ ሀክሻቦት የሚለውን በዓል ምን እንደሆን ማወቅ አንችልም ነበር። እና የዛሬ ዓመት ሰላም ያድርሰነ ነው የምል። አመሰግናለሁ ወንድም ይሻየው።
1: ሀክሻቦት ሳሚያ፣ መልካም የሰኔ ማረር ዓመት በዓል የከርሞ ሰይ በለን። እናመሰግናለን። ጀንበር መንግስቴ ወይም ሙሪ ከበደ መልካሙ ነው።

ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ሀክ ሻቮት ሳሚያ እንኳን ለሻቮት ወይም ለሰኔ ማይረር በዓል በሰላም አደረሳችሁ በዓሉ የሰላምና የጤና እንዲሆንላችሁ እንመኛለን።

በያላችሁበት ሰላምና ፍቅር እንዲበዛላችሁ በድጋሚ እየተመኘን መልካም የሻቦት በዓል ባሉን በማስመልከት ያዘጋጀነውን ፕሮግራም እናቀርባለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የሻቦት በዓል የሚከበረው የፔሳህ ወይም የፋሲካ በዓል ከዋለ በኋላ 7 ሳምንታት ወደፊት ተቆጥሮ ነው። ታዲያ ሳምንታት ስለሚቆጠሩ በዓሉ ሻቦት በመባል ይጠራል። ለነገሩ ሻቦት የሚለው ስም በጉልክ ስለሚታወቅ ቀድመን ጠራ ነው እንጂ ይህ በዓል በተለያዩ ስሞች ይጠራል። ከበዓሉ መጠሪያ ስሞች መካከል ማታን ቶራ ወይም የቶራ መጽሐፍ የተቀበልንበት የመህር መሰብሰቢያ ወቅት ስለሆነም ሀግ ካጺር የመህር በዓልና ሌሎችም ስሞች አሉት። በኢትዮጵያ ቤተ እስራኤላውያን ዘንድ ደግሞ ሰኔ ማይረር እየተባለ ይጠራል።

ከቅዱሳን መጽሐፍት እንደምንረዳው የመጀመሪያው አዳም ከተፈጠረ ጀምሮ በሰውና በእግዚአብሔር መካከል ግንኙነት እንደነበረ እንገነዘባለን። ሰው የሚከተለው ሃይማኖትና የሚፈጽመው ትእዛዛተ እግዚአብሔር እንዲኖር የሚመራበት ህግ የተሰጠው ግን በሊቀ ነቢያት ሙሴ አማካኝነት ለአምላክ የበኩር ልጅ ተብሎ በተጠሩት ለቅድመ እስራኤላውያን አባቶቻችን ነው። ዕብራውያን አባቶቻችን ከግብጽ ባርነት ከወጡ በኋላ ለሰባት ቀናት ያልወካ ምግብ በመመገብ ፋሲካን አከበሩ። በምድረ በዳ እያሉም ነብዩ ሙሴ ህዝቡን እንዲጠብቁት በማዘዝ ወደ ሲናይ ተራራ ወጣ። 40 ቀንና 40 ሌሊት ከጾመና ከጸለየ በኋላ 10ቱ ትእዛዛት የተጻፉበት የቃል ኪዳኑ ገበታ ህገ እግዚአብሔር ተሰጠውና ወደ ዕብራውያን ተመለሰ። እግዚአብሔር የበኩር ልጅ ብሎ ለጠራቸው አባቶቻችን እስራኤላውያን ህግና መመሪያ ሃይማኖታዊ ስርዓትን ቶራን የሰጠበት ይህ ታላቅ ዕለት በእስራኤላውያን ዘንድ አሁንም በየዓመቱ ይከበራል ይታሰባል።

በሻቦት ወይም በዚህ በዓል እለት የተሰጠና በይሁዳውያን እምነት ከትውልድ ወደ ትውልድ የሚታሰብና የምንጠብቀው የምናስታውሰው ሌላም ታላቅ ትእዛዝ አለ። ኦሪት ዘጸአት ምዕራፍ 23 ቁጥር 19 እና ዘጸአት 34 ቁጥር 26 ላይ እንደተጻፈው ጦቦቱን በእናቱ ወተት አትቀቅለው ይላል። ስለዚህ በዚህ በዓል ወተትና የወተት ውጤቶችን መመገብ ልማድ ነው። በይሁዳውያን እምነት መሰረት ወተትና ስጋን ባንድ ላይ ማፍሰልም ሆነ መመገብም የተከለከለ ነው። በታላቁ መጽሐፍ ቅዱስ በቶራ ወይም በኦሪት ቀደም ሲል እንደተጠቀሰው ተጽፎ ይገኛል። አድማጮቻችን ስለምትከታተሉን በጣም እናመሰግናለን። እያቀረብን ያለነው የሻቦት ወይም የሰኔ ማይረርን በዓል በተመለከተ ያዘጋጀነውን አጭርና ልዩ ዝግጅት ነው።

የሰው ልጅ ከሌሎች ፍጥረታት የተለየ እንደሆነና ስለ ምድራዊና ስለ ሰማያዊ ህይወት አርቆ እንዲያስብ ህግ እግዚአብሔር መንገድና መመሪያ እንዲሆነው ይህ የኦሪት መጽሐፍ ለእስራኤላውያን አባቶቻችን ተሰጠ። ያሁኑ ትውልድም ከአባቶቻችን በወረስነው ባህልና ልማድ መሰረት እንጠብቀዋለን እና ከብረዋለን። በዚህ በዓል ዋዜማ እስራኤላውያን ወንዶች በጸሎት ቤት በመሰባሰብ ሌሊቱን ሙሉ ሲጸልዩ ሲዘምሩ ያነጉታል። ሃይማኖት ለሚጠብቁ ሰዎች በዚህ ቀን መተኛት የተከለከለ ነው። ምክንያቱም ቶራ ወይም ኦሪትን ያክል ታላቅ ሃይማኖታዊ መመሪያ ከእግዚአብሔር ዘንድ የተቀበልንበትን ዕለት በንቃትና በመጸለይ በማመስገን ራሳችን አዝጋሽተን መጠበቅ እንዳለብን የሃይማኖት ሊቃውንት ያስረዱናል።

አድማጮቻችን ከላይ እንደገለጽነው በኢትዮጵያ ይሁዳውያን ዘንድ ይህ በዓል ሰኔ ማይረር በመባል ይጠራል። በኢትዮጵያ ምድር በነበርንበት ወቅት በዓሉን የሚያከብሩት ዝክር በመዘከርና በመታደም አንድ ላይ በመብላትና በመጠጣት ነበር። አሁንም በእስራኤል ሀገር የነበረውን ልማድ በማስቀጠል እየደገሱ የሚጠሩ ቤተ እስራኤላውያን በርካቶች ናቸው።

የሻቦት በዓል ከዋዜማው ጀምሮ እስከ መውጫው እንደ ሰንበት የሚከበር ሲሆን ይሁዳውያን ከሚያከብሯቸው ታላላቅና በጉልህ ከሚታወቁ ሃይማኖታዊ በዓላት መካከል አንዱ ነው።

ፍቅር ጠፋ ባለም ግጥሙን ያገኘ ነው ፌስቡክ ላይ ነው። ትተራመሳለች ዓለም ቤቷ አፈርሶ ኑሮ ጣራ ነክቶ ፍቅር ዋጋው ረክሶ ይሄው ሲተላለቅ ሰው ለሰው ተናክሶ ደስታ የሚገኝበት ገንዘብ ብቻ ሆኖ እዝነት ጠፋ ባለም ሰው በሰው ጨክኖ የድሮ ደግነት ዛሬ ግን ተረሳ ስቆ የሚያልፍ እንጂ ጠፍቶ የሚያነሳ የተራበን ማብላት የወደቀን ማንሳት ዛሬ ተቀየረ በተንኮል በክፋት ያንዱን እየቀማች ላንዱ እየሰጠች ዓለም ፍቅርን አታ ትተራመሳለች።

የተከበራችሁ አድማጮቻችን ስለ ሀግ ሻቦት ወይም የሰኔ ማይራር በዓል ያቀረብነው አጭር ዝግጅት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን። አዘጋጅቼ ያቀረብኩላችሁ ወርቅነሽ ሸቴ ነኝ። መልካም በዓል።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ሁለት አርብ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ መልካም በዓል እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጠር ዮም ሺሺ ቫብ ሲቫን ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ሜይ 22 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ግንቦት 14 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭናት። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ሳምንታዊ የምዝናኛ ፕሮግራም እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። ለእስራኤል ህዝብ ኦሪት የተሰጠበት የሻቦት በዓል በመላ ሀገሪቱና ዓለም ዙሪያ በድምቀት እየተከበረ ነው። ፖላንድ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ወደ ሀገሯ እንዳይገቡ ማገዷን አስታወቀች። የእስራኤልና ሊባኖስ የጦር አመራሮች በአሜሪካ መከላከያ ጽህፈት ቤት ፔንታጎን ተገናኝተው ለመወያየት እያቀዱ ነው ተባለ። በአሜሪካና ኢራን መካከል እየተካሄደ ባለው ድርድር በሁለቱ ሀገራት መካከል የነበረው ልዩነት እየጠበበ መሄዱን የሮይተርስ ዜና ወኪል ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። ለእስራኤል ህዝብ ኦሪት የተሰጠበት የሻቦት በዓል በመላ ሀገሪቱና ዓለም ዙሪያ በድምቀት እየተከበረ ነው። የእስራኤል ህዝብ ከፈጣሪው ጋር ይበልጥ ቃል ኪዳን የፈጸመበትና ለነፍሱና ስጋው የሚሆን ነገር እንዲማርበት ኦሪት በሲናይ ተራራ የተሰጠበት ቀን ዛሬ በድምቀት እየተከበረ ይገኛል። የኦሪት መጽሐፍ ለዓለም መሰረትና መንፈሳዊት ዋና መመሪያ መሆኑን የሃይማኖት አባቶች በአጽንኦት ይገልጻሉ። ኢትዮጵያውያን በዓሉን የሰኔ ማይረር እያሉ ይጠሩታል። የበዓሉ አከባበር በተለያዩ ቦታዎች በድምቀት እንደቀጠለ ሲሆን በዓሉ ሲጠናቀቅም ኦሪት አውጥቶ የዘመሩ መጓዝ በይሁዳውያን ዘንድ የተለመደ ጉዳይ ነው። ለመላው አድማጮቻችን በዓሉ የሰላም የፍቅርና የደስታ እንዲሆን በዝግጅት ክፍላችን ስም መልካም ምኞታችን እንገልጻለን። ፖላንድ የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ወደ ሀገሯ እንዳይገቡ ማገዷን አስታወቀች። የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤንግቪር ከቱርክ ተነስተው ወደ አዛ ሰርጥ የባህር ዳርቻ ለመግባት ባለፈው ሳምንት የሞከሩ ውጭ አገራት ዜጎችን እስራኤል ባህር ኃይል ከተቆጣጠረ በኋላ እሳቸው የውጭ አገራት ዜጎችን ሁኔታ ሲጎበኙ ዜጎቹ ታስረውና አንገታቸውን ወደ ታች ደፍተው መታየታቸው በዓለም ሀገራት ዘንድ ብዙ ቁጣን አስከትሏል። በርካታ ሀገራትም ቤንግቪር ወደ ግዛታቸው እንዳይገቡ ለማገድ እየጣሩ ነው ተብሏል። ከነዚህ ሀገራት መካከል ፖላንድ አንዷ ስትሆን የፖላንድ ውጭ ጉዳይ ሚኒስትር ጽህፈት ቤት ባሳለፍነው ሌሊት ባወጣው መግለጫ በዋርሶ የሚገኘው እስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት በቤንግቪር ጉዳይ እንደተጋበዘና እስራኤል ህግ አስከባሪዎች ሚኒስትሩ በቁጥጥር ስር የዋሉ ሰዎችን በሚያዋርድ ሁኔታ እንዲታዩ ያደረጉበትን እንዲመረምሩ ጠይቀዋል። እንዲሁም ድርጊቱን እንዲያወግዙና ይቅርታ እንዲጠይቁም ጠይቋል ተብሏል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻል ነው በመጪው ሰኔ ወር የአውሮፓ ህብረት ስብሰባ በማድረግ በሚኒስትር ቤንግቪር ላይ ማዕቀብ ለመጣልና ወደ አውሮፓ እንዳይገቡ ለማድረግ ይወያይበታል ተብሏል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ ነው። መከላከያ ሰራዊቱ ሁለት መሳሪያ የታጠቁ አሸባሪዎችን መደምሰሱን አስታውቋል። በእስራኤልና ሊባኖስ ድንበር ማማ ላይ ተቀምጠው ደህንነትን የሚከታተሉት የጸጥታ ጥበቃ አባላት ሁለቱ አሸባሪዎች ወደ እስራኤል ክልል ሲቀርቡ በማየታቸውና ለጦሩ በማስታወቃቸው በአየር ኃይሉ በኩል ተደምስሰዋል ተብሏል። ሌሎች ተጨማሪ አሸባሪዎች አለመኖራቸው መረጋገጡን መከላከያ ሰራዊቱ ጨምሮ አስታውቋል። ይህ በእንዲህ እንዳለ የዝበላ ድርጅት ወደ እስራኤል ክልል የተኮሰውን ከባድ መሳሪያ ኪፓት ባርዜል የተሰኘው የአየር መቃወሚያ ዛሬ ጧት ማክሸፉን ቃል አቀባያችን ካደረሰን ዘገባ መረዳት ችለናል። አሜሪካና እስራኤል በኢራን ላይ ጦርነት ባካሄዱበት ወቅት ኢራን ወደ እስራኤል የተኮሰቻቸውን አብዛኞቹን ሚሳኤሎች ያከሸፈቻቸው አሜሪካ መሆኗን የዋሽንግተን ፖስት ጋዜጣ ዘገበ። እንደ ጋዜጣው ዘገባ ከሆነ ኢራን ወደ እስራኤል የተኮሰቻቸውን ሚሳኤሎች ለማክሸፍ አሜሪካ ተአድ የተሰኘውን ጸረ ሚሳኤል በመጠቀም ከ200 በላይ ሚሳኤሎችን አክሽፋለች። እንዲሁም SM-3 እና SM-6 የተሰኙ የአየር መቃወሚያዎችን ተጠቅማለች ብሏል ጋዜጣው። በአንጻሩ እስራኤል ከመቶ በታች ሄጽ እና ኬላ ዳቪድ የደወቶን ጽፍ የተሰኙ ጸረ ሚሳኤሎችን መተኮሷን የዋሽንግተን ፖስት ጋዜጣ ጨምሮ ዘግቧል። የእስራኤልና ሊባኖስ የጦር አመራሮች በአሜሪካ መከላከያ ሚኒስትር ጽፈት ቤት ፔንታጎን ተገናኝተው ለመወያየት እያቀዱ ነው ተባለ። የሊባኖስ ጦር ወደ አሜሪካ የሚሄደውን የጦር አመራር ቡድን መመልመሉን አላኸባር የተሰኘው የሊባኖስ ጋዜጣ ዘግቧል። በሊባኖስ የሎክ ቡድኑ ውስጥ 6 የጦር መኮንኖች ተካተዋል ተብሏል። ይበንዲህ እንዳለ አሜሪካ በእስራኤልና ሊባኖስ መካከል መግባባት እንዲኖርና ሰላማዊ ግንኙነቱ የበለጠ እንዲሰፋና ከሰላም ስምምነት ላይ እንዲፈራረሙ ጥረት እያደረገች ቢሆንም የሂዝቦላ ድርጅት የሊባኖስ መንግስት ከእስራኤል ጋር የሚያደርገውን ውይይትም ሆነ የሚደርስበት ስምምነት አልቀበለውም በማለት ጸረ እስራኤል እንቅስቃሴውን አጠናክሮ እንደቀጠለ በመሆኑ ሰሜን እስራኤል አካባቢ አሁንም በጦርነት ቀጠና ስር እንዲውል አድርጓል። አሜሪካ በ9 ሂዝቦላ ድርጅት ከፍተኛ አመራሮች ላይ ማዕቀብ መጣሏን ሂዝቦላ ወገዘ። አሜሪካ ሂዝቦላን ድርጅት ወክለው የፓርላማ አባል በሆኑት 4 ሰዎችና ሌሎች 5 የድርጅቱ ከፍተኛ አመራሮች ላይ ማዕቀብ ጥላለች። ይህን አደረገችውም በሂዝቦላ ላይ ተጽዕኖ ለመፍጠር ነው ተብሏል። ሂዝቦላ የአሜሪካን ውሳኔ አውግዟል። ይህ በእንዲህ እንዳለ በሊባኖስ እያገለገለ ባለው የኢራን አምባሳደር ላይም አሜሪካ ማዕቀብ ጥላለች። በሊባኖስ ጦር በሚያገለግሉ 2 የጦር አዛዦች ላይም በተመሳሳይ ሁኔታ ማዕቀብ ጥላለች። በአሜሪካና ኢራን መካከል እየተካሄደ ባለው ድርድር በሁለቱ ሀገራት መካከል የነበረው ልዩነት እየጠበበ መሄዱን የሮይተርስ ዜና ወኪል ዘገበ። እንደ ሮይተርስ ዘገባ ከሆነ አሜሪካና ኢራን በድርድራቸው በአብዛኛው ከመግባባት ላይ ደርሰዋል። ይሁን እንጂ የተብላላው የኡራኒየም ንጥረ ነገር ጉዳይና የሆርሙዝን የባህር ወሽመጥ ኢራን ለማስተዳደር መፈለጓ ብቻ ልዩነት ፈጥሯል ተብሏል። ኢስና የተሰኘው ኢራን መገናኛ አውታር እንደዘገበው ደግሞ በኢራንና አሜሪካ መካከል በፓኪስታን በኩል መልእክት መለዋወጡ ቀጥሏል ብሏል። የፓኪስታን ሀገር ውስጥ ጉዳይ ሚኒስትር በኢራን ይቆያሉ። የፓኪስታን መከላከያ ሚኒስትር ደግሞ ወደ ቴህራን በመሄድ አሜሪካና ኢራን በማግባባት ከስምምነት ላይ እንዲደርሱ ለማድረግ ጥረታቸውን ይቀጥላሉ ብሏል ኢስና የተሰኘው ኢራን መገናኛ አውታር። ይበንዲ እንዳለ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በአሜሪካና ኢራን መካከል እየተካሄደ ያለው ድርድር ግስጋሴ እየታየበት ነው፣ ዋናው ቀሪ ጉዳይ ኢራን የኒውክሌር ጦር መሳሪያ ባለበት እንዳትሆን ማድረግ ነው ብሏል የአሜሪካ ውጭ ጉዳይ ሚኒስትር። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል፣ ነገ ሙቀቱ ይጨምራል፣ እሁድ ደግሞ ሙቀቱ በቀላሉ ይቀንሳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭና አካባቢዋ 24፣ በሃይፋና አካባቢዋ 23፣ በኤርሸባና አካባቢዋ 28፣ በኤላትና አካባቢዋ 33 ዲግሪ ሴንቲግሬድ ነው ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን የሰዓቱ ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን በድጋሚ መልካም በዓል ያልናን አሁን ወደ ወቅታዊ ዘገባ እናልፋለን። ወቅታዊ ዘገባውን የሚመለከተው ጋሽራ ሀሚም ነው። ጋሽራ ሀሚም መልካም በዓል እንዴት ተዋልክ?
1: መልካም በዓል ለአንተም ለቤተሰቦችም በሙሉ ለመላው እስራኤል ይሁን ለሆነ ሁሉ
0: አሜን። እናመሰግናለን። ከሽራሚም የተለያዩ ጉዳዮች አሉ የምንወያይባቸው። ከነዚህ ውስጥ አንዱ የሀገር ውስጥ ደህንነት ጥበቃ ሚኒስትር ኢታማር ቤንጊቪር በተለይ በቱርክ አድርገው ወደ ጋዛ የባህር ዳርቻ ለመግባት የጣሩ ውጭ ሀገር ዜጎችን አያያዝ ሁኔታ ያሳዩበት ያደረጉት ንግግር በቪዲዮ ይፋ ከሆነ በኋላ ብዙ ተቃውሞ ብዙ ትችት እየመጣ ነው። እና እንዴት ነው እንደዚህ አይነት ሁኔታ እስራኤልን የሚያስወቅስ አይደለም ወይ?
1: እያስወቀሰ ነው ሰጠኝ። በጣም መደረግ የማይገባው ነገር ነው። እንኳን አንድ ሚኒስተር አላፊነት ያለው ሚኒስተር እና ማንም ተራ ዜጋ ቢሆን እንደዚህ ያለ ሁኔታ ማሳየት አይገባም ነበር። እና በመሰረቱ እነዚህ ሰዎች በጋዛ ለሚገኙ ክርስቲያናውያን እርዳታ፣ ሰብአዊ እርዳታ እናቀርባለን የሚሉ ናቸው። በእውነት የሰብአዊ እርዳታ ለማቅረብ ሳይሆን ሆን ብለው እስራኤልን ለማስጠላት እስራኤልን ጥፋተኛ ለማድረግ እየታቀደ እንጂ ያን ያህል ለጋዛ ችግረተኞች እርዳታ የሚሆን እቃ ወይም ገንዘቡ ይዘው አይደለም። እና እነሱ እስራኤል ከእስራኤል ጋር እንፎካከራለን፣ እስራኤል አዛን ያዛን ፈጸሞች እዚያ እዛ ውስጥ አስቀምጣ አሽጋ ዙሪያቸውን ከባ ነው ተገኝ እና ያን የተከበቡን ነገር መስበር እና እነሱ መግባት አለበት በሚል ነው እንግዲህ። ያ የፉከራ በፉከራ ነው እንግዲህ እንጂ ሌላ ምንም ያን ያላዛ ሰዎች እርዳታ የሚሆን ሀብት ኖሯቸው አይደለም። እና እነዚህ ሰዎች ከአሁን ቀደም እንደሚታወሰው ሰጤ ከ16 ዓመት በፊት ወሰለኝ 2010 ዓመተ ምህረት የማርማራ ምትባል መርከብ ትልቅ መርከብ ማለት ሌሎችም ተናናሽ መርከቦች ነበሩ። በዚያ በዚህ በቱርክ ተደራጅተው በዚያ በኩል አድርገው በማርማራ ይሄ አይ

0: ያክል ከባድ የሆነ ጥላቻ ተፈጥሮ ያው አሁንም ቢሆን ያልሻረቁ ስናል በሁለት ሀገሮች መካከል። ከዚያ በኋላ ነው እንግዲህ ከአስራ ስድስት ዓመት በኋላ እንደገና ተደራጅተው ከሀምሳ ሀገሮች ከአርባ አምስት ሀገሮች የተውጣጡ ሰዎች ናቸው በአንሳ መርከብ ትንንሽ መርከብ ተሳፍረው ቁጥራቸው 500 የሚሆኑ ናቸው። እነዚህ ደግሞ በአንዴው በአዛ የእስራኤልን እንትን ሰብረን መግባት አለብን ብለው ያው መንገድ ጀመሩ። መንገድ ላይ ያሉ የእስራኤል ጠቁቋቸው ቀደም ብዬ እነዚህ ሻሂደት 13 የሚባሉት የባህር ኮማንድ ወታደሮች እነሱ ያው ባላቸው ስልጠና መሰረት እና ባላቸው ወታደራዊ ልዩ የሆነ የተልእኮ ውጤት እነዚህን መርከቦች በቁጥጥር ስር በመዋል ሰዎችንም ይዘው ወደ የብስ አውርደው ከዚህ ከአሽቀሎን አሽዶድ ከተገ ከሚገኝ የባህር ወደብ ተሰባስበው በነበሩበት ጊዜ ነው እንግዲህ እነዚህ ሰዎች ማለት ነው ወደ ዘለገቡ የመጡ ሰዎች እና ያኔ እዚያ ያሉ ወደ የሀገራቸው ከመባረራቸው በፊት የሀገር ውስጥ ደህንነት ሚኒስትር ጥበቃ ሚኒስትር የሆኑት በንግቢር ወደ ቦታው ሄደው እዚያ ሄደው ሰዎችን ለምን መጣችሁ ምግባት አልነበረባቸውም ብለው እንደው መናገር ሲገባ ሲያዋርዷቸው እንዲያውም አንዳንዶቹን እያያዙ ጠውረዋል። አንዷን ሴትዮ ጠውረዋል ይዘው መጀራቷ ላይ ተጨቁደው መሬት በፊቷ ሲደፈት ይታያል። ያንን ደግሞ ያደረገው ራሱ በንግበር ነው ቀርጾ ይህንን ሁኔታ ያሰራጨው። ያ ያሰራጨው ሁኔታ እነዚህ ሰዎች እንግዲህ የመጡበት ሀገር አለ፣ መሪ አላቸው፣ አስተዳደር አላቸው እና የእነዚህ ሀገር መሪዎች በጣም አስቆጣ፣ አስቀየመ። በእስራኤል በየሀገራቸው ብዙ እስራኤል አምባሳደሮች እየጠሩ በጣም ተግሳጽ ያለበት ንግግር ነው ያሰሙት። 78 የሚሆኑ ሀገሮች ናቸው የአውሮፓ ሀገሮች ይህን የመሰለ ሀዘናቸውን የገለጡ ቁጣቸውን የገለጡ እና አሁን እስራኤል እንደሚታወቀው በዓለም አቀፍ ደረጃ በዓለም አቀፍ መገናኛ ብዙሃን ስሟ እየጠፋ እየተወቀሰች ነው የምትገኘው። ፍልስጤሞችን ትበድላለች፣ ትጎዳለች፣ የሰው መብት ተረገጠ እየተባለ ያው በህግ ዓለም አቀፍ ፍርድ ቤትም ብዙዎቹ ከሰለን እያሉ ነው። ብዙዎቹ መሪዎችም ደግሞ ከእስራኤል ሲወጡ ተይዘው ወደዚያ ፍርድ ቤት እንዲቀርቡ እናደርጋለን እየተባሉ መዝገባቸው ላይ የሚገኙ መሪዎች እንዳሉም እናውቃለን። እና ይህን የመሰለ ችግር ባለበት ሰዓት ይህን የመሰለ ኃላፊነት ባጣ ሁኔታ በዚያ ሄደው እሳቸው የሚማረጉ ምንድነው ጥቅሙ? ምንም ጥቅም ነው። እና ሀገሪቱ ለመጥፎ ትችት ማጋለጥ መሆኑን አለመገንዘብ የዝም ብሎ አንዳንድ ዝም ተራ የሆነ ሰው አይሰራው መረ እንኳን ሚኒስትር እና ኃላፊነት ያለው ሰው በጣም አሳፋሪ ነገር ነው የተሰራው። ሰዎቹ ያደረጉት ነገር ጥሩ መስሎ ባይታይም እንደዚያ ያለ እርምጃ ወይም በመንግስታዊ ደረጃ በተለይ መንግስት አካል የሆነ ሰው ይህን የመሰለ ሁኔታ ማሳየቱ በጣም አጸያፊ ነው።
1: በጣም አሁን ፖላንድ ቤንግቪር ወደ ግዛቷ እንዳይገቡ ያገደችበትን ሁኔታ ሰምተናል እና ሌሎች ሀገራትም የአውሮፓ ሀገራት አሁን በመጨወር ይወያያሉ ተብሏል። ይሄ ነገር እንግዲህ የበለጠ አሁን እንደገለጽ ከእስራኤልን መጥፎ ሁኔታን ሊያሳይ የሚችል በከፍተኛ ሁኔታ ሊያስወቅስ በሚችል ጠቅላይ ሚኒስትር ናታንያሁ እርምጃ የመውሰድ ስልጣን የላቸውም ወይ በዚሁ ጊዜ?
0: አልቻሉም። ምክንያቱም ይሄ ሁኔታ እስራኤል ያለችበት ሁኔታ በጣም አስቸጋሪ ነው። ባለም አቀፍ መድረክ ተወቃሽ ሆናለች። በጣም በደሏ ሆኖ እያለ ያንን እየረሱ አሁን የሚያዩት ፍልስጤሞችን በደል መጎዳት ማስመለከተ ነው። እና አሁን ይህን የመሰለ ችግር ጣብጫ ውስጥ ባለችበት ጊዜ እስራኤል ይሄ እንደ ቁስል ላይ ጨው መርጨት ማለት ነው። እና እንደዚያ ማድረግ አልነበረባቸው ሚሰው ጠቅላይ ሚኒስትር ናታንያሁ እኒህ ሰውዬ ከስልጣን መውረድ ያልቻሉበት ምክንያት ያው ከስልጣን ከወረዱ የእሳቸው ፓርቲ የቤንግቪር ፓርቲ አባላት የሆኑት ተቆጣ ከመንግስት ሊወጡ ስለሚችሉ መንግስት ተበተነ፣ ጠቅላይ ሚኒስትር በተነ፣ ሁም ጠቅላይ ሚኒስትር ነታቸውን ይቀርባቸዋል ማለት ነው። እንግዲህ በዚህ ሁኔታ ነው እንግዲህ ጠቅላይ ሚኒስትር ነታንያሁ በእርግጥ ይህን ማድረግ ጥሩ አይደለም የሚል ለስለስ ያለ ወቀሳ ከማቅረብ በስተቀር ሌላ ጠንከር ያለው እርምጃ አልተወሰደም። ሌሎች ናቸው። የውጭ ጉዳይ ሚኒስትር ባወጣው መግለጫ በጣም ከባድ ወቀሳ ነው።

0: ያቀረበው በህዝብ ላይ አንድ ሚኒስተር ማድረግ የማይገባው ነገር እንኳን አንድ ሚኒስተር ለማንኛውም ዜጋ ቢሆን ሌላው ዜጋ በብትም መፈት የለበትም። ምንም ብትቃወሙ ምንም ብትጠላው አለው የሰብአዊ ክብር አለው ያ መነካት የለበትም እና ያንን ነው የነኩ። ስለዚህ ሀገሪቱን ተወቃሽ ያደረጋት ብለው በጣም በመውቀስ የውጭ ጉዳይ ሚኒስትር ጽህፈት ቤት መግለጫ አውጥቷል። ሌሎች ሚኒስትሮችም እንደዚሁ ከባድ ወቀሳ ነው ያቀረቡ። በእንግሊዝ ላይ ሰውየው ግን ማንንም የማይሰማ ሰው እና እንደፈለገው ዝም ብሎ አላለም። ዱርዬ አይነት ባህሪ ያለው ሰው ነው።
1: አስቸጋሪ ነው። ሌላው አሜሪካና ኢራን ጉዳይ እንሂድና እንደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶስት ቀናት ጊዜ ሰጥቻለሁ ለድርድሩ ብለዋል። አሁን ደግሞ ዛሬ የወጡ ያሉ ዘገባዎች በድርድሩ ግስጋሴ እየታየ ነው የሚል ነገር ነው እና እንደው የዚህ የመካከለኛው ምስራቅ ውጥረት በድርድር ሰላም ይሰፍንበት ወይ ወይስ እንደው የጊዜ መፍጃ ነው መስሎ የሚታየው? ጋሽራሚ
0: መንግስት ያ ነው የሚመስለው። በእርግጥ አሁን እንደብሉት ከሆነ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮም አሁን መግለጫ ሰጥተዋል። ባለፈው ዩሮፓ ያሉት ለውጥ አለ፣ ኢራኖቹ ጥቂት ለውጥ ያለው መልስ ሰጥተውናል፣ ግን የቀረ ነገር አለ ነው የሚሉት። እንግዲህ አሁን እንደሚባለው ከሆነ ይሄ አንድ ጋዜጣ ላይ በአረብ ሀገር ቢወጣ ይሄ ኤልከዳት የሚባል ጋዜጣ እንደሚለው ከሆነ ከዚህ አሁን እንግዲህ አሸማጋይ ሆናለችው፣ በአሁኑ ደግሞ ተረኛ ተረገጭ ሆናለችው ፓኪስታን ነች። እንግዲህ ፓኪስታን ከኢራን መሪዎች ጋር ያው የፓኪስታን በተለይ የመከላከያ ሚኒስትሩ ኤታማዦር ሹም መሰለኝ ወደ ቴህራን እየመጡ ብዙ ጊዜ ተነጋግረዋል። በአንጻሩ ደግሞ ቀደም ሲል ኦማን የምትባል ሀገር በዚህ በፈረስ በአሰላቅ የምትገኝ ኦማን የምትባል እሷም አሸማጋይ እንደ ማስተናግዳለች ሁለት ነ ሶስት ከሀገር አስተናግዳለች ድርድሩን እና ባለፈው ከተወዘት በፊት አሁን እንደሚወራው ከሆነ ለፈዛት ቢለው በስታን የሚለው ከሆነ ኦማን ከአሜሪካ ጋር በአሜሪካ በኩል ሆነ ማሸባገሏ እሱነን አቁማ ለራሷ ማሸባገል ጀምራለች ከኢራን ጋር የሚል ነው እንግዲህ እናያለ ነው። ይህ ምንድን ነው? ኦማን ራሷ ከኢራን ጋር መደራደር የጀመረችው በፋርስ ባህረ ሰላጤ ጉዳይ እና የሆርሙዝ ባህር ወሽመጥ ባስመለከተ በጋራ እናስተዳድረው እኛም እንደዚሁ እኛና እናንተ በአንድ ላይ ሆነ ያለ አካባቢ እናስተዳድረው የሚከፈለውን የንግድ መርከቦች የሚከፍሉት ግብር አለ፣ ያን ግብርም አብረን እንከፈለዋለን ያው እንደ በስምምነት የሚል ሁኔታ ኦማን እያሳየች ነው ያለው። ከኢራን ጋር እንዱ በጀባ መደራደር ጀምራለች የሚባል ወሬ ያለው። እንደሚታወቀው ሁሉ እንግዲህ የፋርስ ባህረ ሰላጤ ከዛሬ የሚጋሩ ሀገሮች በርካታ ናቸው። ስድስት የሚሆኑ ሀገሮች ነው ይህን ባህር የፋርስ ባህረ ሰላጤ የሚጋሩት። በዛ በኩል እንግዲህ እነዚህ ሀገሮች ያው በማህበራቸው ሀገሮች ናቸው። የሚያመርቱት ነዳጅ በዚህ በፋርስ ባህረ ሰላጤ አድርገው በሆርሙዝ ባህር ወሽመጥ አልፎ ነው ወደ ህንዱ ጋሩት እና ወደ ሜዲትራኒያን ባህር የሚዛወረው እና እንደዚያ ገሎ ምሳሌ አሁን ኡማን እንዳላት እሷ ናት። በዚያ በፈረስ ባህረ ሰላጤ አካባቢ የሚገኙ ሀገሮች ስድስት አልኳቸው፣ ባህሬን፣ ኩዌት፣ ካታር፣ ሳውዲ አረቢያ እና የአረብ ኤምሬት ሀገሮች ናቸው። እነዚህ ናቸው እንግዲህ ይህን በዚህ አካባቢ የሚገኙና የዚያ የሆርሙዝ ባህር ወሽመጥ ተጠቃሚ የሚሆኑ ሀገሮች እነዚህ ናቸው። በእርግጥ ሌሎች ሀገሮች አሉ፣ ከዛ እየገዙ ነዳጅ የሚወስዱ ግን በነዳጅ አውጭነት እና ወደ ንግድ መርከብ አስተላልፈው የሚልኩ እነዚህ ሀገሮች ናቸው እና ጥቅማቸው እየተጎዳ ይሄደ ይመስላል። ሌላው ደግሞ ኢራንን እየፈሩ ነው ሁኔታው። ኢራኖቹ እንዳክረባል በአቋማቸው የጸኑ ጠንካራ መሆናቸውን እየተረዱ ስለሄዱ ምናልባት ይሄ ድርድር እነሱን ማያዳክምና እርቃቸው የማይፈቱበት ሁኔታ ከተፈጠረ በመጨረሻ አቂም በቀልኛን ይደበድቡናል የሚል ፍርሃትም አለባቸው። ራስን ለማደን ነው አስቀድሞ ለማደን እኛ ምን አድርገናል ትሆን እንጂ የሚል ሮሮ ለማሰማት እያሰቡ ይመስላል። እንግዲህ ምክንያቱም ይሄ በአሜሪካና በኢራን እየተካሄደ ያለው ድርድር ዝም ብሎ አዝጋሚ የሆነ አንድ ፊት አንድ እርምጃ ወደፊት ሁለት እርምጃ ወደኋላ የሚሄድ ሁኔታ ነው ያለውና ይህም በዚህ እያለ ኢራኖቹ ስቴ ቃል ይሰጠን ስትንየው እንደገና መልስ ደግሞ እያዘጋጀን ነው እያሉ ጊዜ በማጓጠት ውስጥ ውስጡን ራሳቸውን ኃይል እንደገና እያጠናከሩ ናቸው። ያው መሳሪያም እያዘጋጁ የረዥም ርቀት ተወንጫፊ መሳሪያዎችንም እንደገና እየሰሩና የመቻቸውላቸው መወንጫፊያዎችን ጣቢያዎችንም እንደዚህ የሚባል ነገር አለ። ስለዚህ ትንሽ ቆይተው ምን ታደርጉናላችሁ እንግዲህ ያው እንያችሁ ቦክሩ ሌሎች ሊሆናል እንግዲህ ኃይላቸው ላቀዳቀረው። ስለዚህ እንደገና እንደ አዲስ አበባ መጀመር ደግሞ ጥፋት የሚያስከትለው በግራቀኙ እና እንደዚህ ያለ አስጋሚ የሆነ ድርድር ዞሮ ዞሮ ጎጅነቱ ወደኛ ሳይሆን እንደማይቀር ነው።
1: ቀላል አይደለም። ሌላውንም በሰሜን እስራኤል ያለው ውጥረት እንደቀጠለ ነው። መከላከያ ሰራዊቱም እርምጃ ወስዷል አልፎ አልፎ፣ እንዲሁም ደግሞ ሂዝበላም አላረፈም እና እስከ መቼ ነው የሚቀጥል የሚሉ ጥያቄ በየቀኑ ይነሳል። የሰሜን እስራኤል ጉዳይስ እንዴት ነው ጋሽራ?
0: የሰሜን እስራኤል ጉዳይ ፕሬዚደንት ትራምፕ ጦርነት ይቁም ብለው እሳቸው አዘው ቀኑንም እስከዚህ ቀን ብለው የወሰኑ እሳቸው ናቸው። ከዚያም ደግሞ ያ ቀን ሲያልቅ እንደገና እንዲራዘም ተራዝሟል ብሎ ደግሞ የወሰኑ እሳቸው ናቸው። እና በአንዳንድ በኩል ስታየው እስራኤል መነጋገርነት ወይስ በሌላ ምንም ወዳጅ በጣም ወዳጅ ታማኝ ወዳጅ ቢሆኑ እሳቸው አዛዥ ቆራጭ ፈላጭ ሆኖ እኮ የሀገሪቱ እስራኤል እኮ ልክ መሪ ራሱ ወስኖ ራሱ ተግባራዊ የሚያደርግ መሪ እንደሌላት ነው አሁን እየታየ ያለው ብዙ ሰዎች አሉ። እና በዚህ ምክንያት ሂዝባላ ጉዳት እያደረሰ ነው አለው ጠቆም ስምምነት ተብሎ ስምምነት ያው ባይፈራረሙም እናንተ ማቆሙ ጦርነት እናንተ ማቆሙ የለ ነበር ቀስ እያለ እንደገና ነው አሁን ታድሶ ያልታወጀለት ጦርነት እየተካሄደ ያለው። ጦርነት ተከፍቷል ሳይባል እንዲሁ ዝም ብለህ ብድር የመመላለስ ሁኔታ ነው እየታየ ያለው። ይህ ሁኔታ እስራኤል ላይ ጉዳት እያደረሰ ነው። በተለይ ወታደሮቹ እየተጎዱ ነው ያሉት እና እስራኤል ጠንከር ያለ የጥቃት እርምጃ በሂዝባላ ላይ እንዳትወስድ አሁን ቅድም እንዳለው የስምምነት ተብሎ ያለው ነገር ያተወዝፎ የቀረ ነው የእስራኤልን እየጎዳት ያለው። ስለዚህ እሮሮ ይሰማናል። በሰሜን እስራኤል የሚገኙ የወታደሮች ወላጆች የሆኑ ዜጎች እንደሆኑ ሁላችንም እስከ መቼ ነው እንግዲህ እንደ ዞሮ መቀጠል አይቻልም። አንድ ነገር የለየለሰጠሙን አለበት እንጂ እንደዚህ በየቀኑ ወታደር ሞተ ወታደሮች ቆሰሉ የሚባል ነገር መቅረት አለበት የሚባል ሁኔታ ያለው። እንግዲህ መንግስት አሁን ጠቅላይ ሚኒስትር ነጠሪያው ምን እንደሚያሰቡ ምን አይታወቅም። መከላከያ ሰራዊቱ ቢለው ምንድን ነው ፍቃድ ስጡን፣ ፍቃድ ይሰጠን፣ ያው መመሪያ የሚሰጠው መንግስት ስለሆነ ፍቃድ ይሰጠን፣ እኛ ወታደራዊ እርምጃ እንውሰድ በዚህ በጠላታችን ላይ ያው በተማርነው በምናውቀው የትጥቅ ትግል እኛ እናውቅበታለን፣ ግን ፍቃዱ ይሰጠን የሚል ጥያቄ እያቀረቡ ነው ያሉት። እስካሁን ያው የእንትኑን ጓጉን ያለቀቀ መንግስት ነው ይዟቸዋለው ለጊዜው ቀድሞ። ይህ ሁኔታ ጥቂት አስቸጋሪ ነው። መፍትሄው እንግዲህ በሰላማዊ በድርድር ሀገር ሀገር እስራኤልና ሊባኖስ ተደራድረው በዚያ በኩል መሆን አለበት የሚባል ነበር ፍላጎት ምኞት የነበረው። እንደምናውቀው ደጋግመን ተነግረዋል። የሊባኖስ መንግስት ያን ያህል ጥንክርና ያለው መንግስት አይደለም፣ ደካማ ነው። ሂዝባላ ከሂዝባላ ይፈራል። ስለዚህ ይሄ ከሀገር ውስጥ ሀገር አድርጎ ያለ ሽብርተኛ ትጥቁን እንዲፈታ የሊባኖስ መንግስት ለማስገደድ አቅሙ የለውም። ስለዚህ ድርድር ተብሎ ተጀምረዋል። ዋሽንግተን ያው ተነጋግረንበታል። የሁለቱ ሀገሮች አምባሳደሮች ሶስተኛ ጊዜ ተገናኝተው ተነጋግረዋል። ምን አይነት እንትን እንደሚፈጥሩም አላውቅም። ችግሩ አለ እዚህ ሊባኖስና ቤይሩትና እስራኤል ስለሆነ በዚህ በኩል ነው እንጂ በዚያ በኩል ማሸባር ማዶ የሚደረግ የመላላክ ሁኔታ ያን ያህል ውጤት ያስገኛል ብዬ አልገምትም።
1: ልክ ነው። ሌላው እንዲህ በምስራቅ አፍሪካ ሀገራት እና በእስራኤል መካከል ያለው ግንኙነት እየተጠናከረው፣ በተለይ ደግሞ ከሶማሌላንድ ጋር ያለው ግንኙነት በጣም እየተጠናከረ የኤምባሲ ጽህፈት ቤት እስከ መክፈት የሚደርሱበትን ሁኔታ አመቻችተዋል እና ይህ ጉዳይ እንደው በዛ አካባቢ የእስራኤል መኖር ምን ያክል ሊጠቅማት ይችላል? ለአካባቢው ሀገራትስ የሚያበረክተው ነገር አለ ወይ ወይስ ውጥረቱን የበለጠ የሚጨምር ነው?
0: ጠቃሚ ነው፣ ለእስራኤል ጠቃሚ ነው። ምክንያቱም በዚህ አካባቢ የገኙ ጠላቶች አሉ። በተለይ ሁት የምንላቸው የመን ለሶማሌላንድ ቅርብ ናት። እዛው ማዶ ናት፣ ሸገር ብለ የሚደረስባት ሀገር ናት። ከዚያ አሁንም እነዚህ ሁትን ጣልቃል ገቡበት ምክንያት እዚያ መሰለኝ እስራኤል እዚያ አካባቢ ቀስ ብላ ገብታ ሰፍራለች ይመስላል። እና በዚህ በቅርቡ ሆና ትወደራለች ብሎ ስለፈሩ እስካሁን ድረስ ጣልቃ ያልገቡበት ምክንያት ያ ነው ብዬ ነው የምገምተው እኔ። እና ያን አካባቢ በጣም ቁልፍ የሆነ አካባቢ ነው። ቅድም እንዳልነው በሆርሙዝ ባህረ ሰላጤ አልፈው የሚሄዱ የንግድ መርከቦች ወደ ምስራቅ በኩል የሚሄዱ በህንድ ውቅያኖስ አድርገው ወደ ሩቅ ምስራቅ አሲያ ይሄዳሉ። ወደ ሩቅ ምስራቅ እና ደቡብ ምስራቅ አሲያ። ሌሎች ደግሞ ወደ ቀኝ ታጥፈው በባቤል መንደር አድርገው በባቤል መንደብ አድርገው በዚያ በቀይ ባህርና ከዚያ በሱዝ ከናን ያንቀለፉ በኋላ ወደ ሜዲትራኒን ባህር አልፈው ወደ አውሮፓ የሚሄዱበት መስመር ነው እንግዲህ። ስለዚህ እዚያ ጫፉ ላይ ከጅቡቲ አጠገብ ደግሞ የምትገኘች ሶማሌላንድ ናት እንግዲህ። እና እዚያ ሆኖ ብዙዎቹን ነገር ለመቆጣጠር አመች የሆነች ስትራቴጂካዊ የሆነች ቦታ ናት። ከዚያም በተጨማሪ እዚያ መር አንድ ጣቢያ አለ፣ ወደብ፣ ትልቅ ወደብ አለ። እና ያ ወደብ ሀርጌሳ የሚባል ወደብ አለ። በዛ ወደብ ተጠቃሚ ሊሆን የሚችለው ኢትዮጵያ ነች። ኢትዮጵያ ተጠቃሚ ትሆናለች። ኢትዮጵያ የባህር መውጫ ተዘጋግቶባታል ቀደም በተሰራ ስህተት ምክንያት። መጽዋና አሰብ ወደ ኤርትራ ተሰጥተዋል። በዛ ምክንያት ስለ ኢትዮጵያ በጅቡቲ በኩል በየለመነች የምትልክ ንግድ እቃዋል። አሁን ይሄ የሶማሌላንድ በኩል የሚገኘው ሀርጌሳ ክፍት ከሆነ እስራኤልም ከዚያ ካለችበት ተጠቃሚ የምትሆነውም ኢትዮጵያ ራስ ሆነች። እና በዚህ ሁኔታ ኢትዮጵያና እስራኤልም በሆነ ጊዜ በጣም የተቀራረቡ እንዳሉ ነው የሚነገረው። ጠቅላይ ሚኒስትር ነታንያሁና ጠቅላይ ሚኒስትር አብይ አህመድ በአዘውተረው በስልክ እንደሚወያዩ ነው ሰማ ያለው። እና የሚያሳየው እንግዲህ ያን አካባቢ አሁን እንግዲህ ምን መሰለ ሽሚያ ነው ሆኖ ያለው። ማን አስቀድሞ ጥሩ ቦታ ይቀመጥ ይስፈሪዶ የሚል ውድድር ሽሚያ ነው ያለው። እንግዲህ እንደምናውቀው ኢራን በፕሮክሲ በሚባለው በሂዝበላ በኩል፣ በሐማስ በኩል፣ በሁት በኩል፣ በዚህ በኢራቅ በኩል በተለያዩ ታሪኮች አማካኝነት ነው ይህን አካባቢ ማለቆ አስገብታ የቆየችው። እና አሁንም ቢሆን የአምር ደግሞ በዚህ አካባቢ ለመልፉ የንግድም ሆነ ሌላ ተንኮል የሚተራኮሉ መርከቦችም ሆነ ሌላ ኃይሎች በዚያ በኩል ብቅ ካሉ አሻግሮ በማየት በጉዳት እና መከላከል የሚቻልበት በጣም ቁልፍ የሆነ ስትራቴጂካዊ የሆነ ቦታ እንደሆነ ነው መረዳት የምንችለው።
1: ጥሩ ጋሽ ራሚም በጣም እናመሰግናለን። በድጋሚ መልካም በዓል።
0: መልካም በዓል።
1: ቻው ቻው።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው ፕሮግራማችን ከሁለገብ ባለሙያ ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። ጀምበርም በስልክ መስመራችን ይገኛል። እንደምን አለ?
1: ጤና ይስጥልኝ ሰጠይ። እንደምን አለ? አንተም አርቲስት በማዝናኛ ፕሮግራም እንዲሁም ባርቱ በዚህ በሬዲዮ ፕሮግራም ከፍ ያለ አስተዋጽኦ አንተና ስራ ባልደረቦች ታካሄዳላችሁ። በተለይ ፕሮግራማችሁን የመዝናኛ ፕሮግራም የሚለውን በጣም ነው የምወደው እና ለአንተና ለስራ ባልደረቦች እንዲሁም ለህዝብ እስራኤል ሰላምታ ይድረሳችሁ እላለሁ።
0: እናመሰግናለን። ጀምበር፣ የኪነ ጥበብን ሁኔታ አንስተን ነው ዛሬ የምንነጋገረው እና እንደሚታወቀው ኪነ ጥበብ ለህይወት ያለው ድርሻ ያለው ፋይዳ ከፍተኛ ነው። ሰዎች የለት ከለት እንቅስቃሴያቸውን ስራቸውን ከማከናወናቸው ባሻገር ለራሳቸው ረፍት ሰጠው ለራሳቸው ጊዜ ሰጠው የሚዝናኑበት የተለያዩ የኪነ ጥበብ ዘርፍ አለና በተለይ ደግሞ ባደጉ ሀገራት ትልቅ ቦታ ያለው ነውና እኛም በገጠር በነበርንበትም አሁንም በኪነ ጥበብ ስራዎች በብዙ ደረጃ በብዙ መንገድ እንጠቀማለንና ለራስ ቦታ ሰጥቶ በኪነ ጥበብ ዘርፎች ለምሳሌ ሙዚቃም ሊሆን ይችላል፣ ስዕልም ሊሆን ይችላል፣ ድራማ ማየትም ሊሆን ይችላል፣ ቲያትር ማየትም ሊሆን ይችላል። እነዚህና መሰል ስራዎችን በመመልከት ለራስ ለልጆች ለተለያዩ አካላት ደግሞ ትልቅ ጥቅም የሚያስገኝ አንድነትን የሚያዳብር ነው ይባላል እና እስኪ በዚህ ዙሪያ ምን ማድረግ ያስፈልጋል? ጀምበር
1: እንግዲህ አመሰግናለሁ ተንትነህዋል። አርት ወይም ደግሞ መዝናኛ የተለያዩ አባቶቻችን ምን ይሉ ነበረ? ስራ አባቱን ገሎ ልጁን ይጠብቃል ይባላል። ስራ አያልቅም። አሁን ዋናው አንደኛ ስፖርት፣ ሁለተኛ እንዲህ በእግር መሄድ፣ ሶስተኛ ከቤተሰብ ጋር ጓደኛ ጋር መጫወት መዝናናት፣ አራተኛ ቀልድና ቁም ነገር የሚለውን አስቂ የሆኑ ነገሮችን፣ አምስተኛ ኪነት ሙዚቃ ወይም ደግሞ ድራማ የተለያዩ እነዚህ አንደኛ ለሰውነትም ገንቢ ናቸው፣ ሌላም ደግሞ ለህሌና በጣም ያስደስታሉ። አንዳንዴ ደግሞ ያው ከታሪክ ጋር ተረትና ምሳሌ ወይም ደግሞ ታሪክና ምሳሌ እንደሚሉት አባቶቻችን ጨዋታን በምሳሌ ጠጅን በብርሌ እንደሚሉት ምሳሌያትን ሁሉ እየተነጋገሩ ይሄ ሁሉ ራሱን የቻለ ኪነ ጥበብ ነው ሰጠኝ እና ኪነ ጥበብ ማለት ለህይወታችን ትልቅ የዋስትና አጋር። አንድ ባልና ሚስት ተጋብተው ሲኖሩ ባል ለሚስቱ ያለውን አድናቆት ያለውን ትብብር ያለውን ክብር ሲያቀርብላት፣ ሚስቲቱ ደግሞ ባልየውን በሚገባ ደረጃ በማክበር የሚያስፈልገውን በማቅረብ እንደ ሴትነቷ ወንድ እንደ ወንድነቱ ሴት እንደ ሴትነቷ እየተቀራረሙ እንደሚሄድ፣ ልክ አሁን ደግሞ የመዝናኛና የአርቱ በተለያየ ሁኔታ ስንመለከተው ባልና ሚስት ማለት ነው ሰጠኝ። ባልና ሚስት ደግሞ ጥሩ ባልና ሚስት ነው።
0: በጣም ያው እንግዲህ ያለ አርት ያለ ኪነ ጥበብ ህይወታችን ፋይዳ እንደሌላት ነው። አሁን እንኳን አንተና እኔ ቃለ ምልልስ እያደረግነ ኪነ ጥበብን እንጠቀማለን። ራዲዮ ደግሞ ከኪነ ጥበብ ውጭ መንቀሳቀስ የማይችል ነው። ሙዚቃ አለን፣ ማጀቢያ ብዙ ነገሮች አሉና እኒህ አይነት ነገሮች ምን አይነት ፋይዳ ምን አይነት ጥቅም እንዳለው የሚያስረዳ ነውና እንግዲህ ያው ጥቅሙን ከዘረዘርን በኋላ የሚያዝናኑ ነገሮችን እንድታቀርብልንም እንጋብዛለን። እንዲያው ጀምበር መንግስቴ ሰውን ከማዝናናት ባሻገር ራሱስ በምን ይዝናናል?
1: ያው አንደኛ እኔ በሶስት ነገሮች ደስ የሚለኛል። አንደኛ መልካም ስራ በሰራው ቀን ህይወቴ ህሊናዬ ደስ ይለኛል። ሁለተኛ ደረጃ ደግሞ ሙዚቃ ስቀመጥም ሆነ ስሄድ የተለያዩ ዜማዎችን ለመቃኘት ለመተቸት ይገፋፋኛል እና ይህም በማደርግ ጊዜ ህሌና የሰውነት ሁሉ ይታደሳል። እንግዲህ አንተ ሰው ልታስደስ ስትል መጀመሪያ አንተ ራስ ደስተኛ መሆን ያስፈልጋል። ወይዘሮ አገሬ መንግስቱ ያለችዋል፣ ሴት ለቤቷና ለቤተሰቧ ብርሃን ናት ብላለች። ግን እሷ ብርሃን መሆኗን ራሷ መጀመሪያ እኔ የቤት ብርሃን ነኝ፣ እኔ ለቤተሰቦች ብርሃን ነኝ፣ እኔ ለራሴ ደስተኛ ሆኜ ቤተሰቦቼን ማስደስታለሁ እንዳለችው ትልቅ ምክር ነው። ላንተ አንድ ነገር ስትነሳ የመጀመሪያ ራስክን አዝናንተ ራስክን አስደስተህ ወደ ማህበረሰቡ ስትቀርብ ያለህ ፍላጎት ያለህ ስሜት በጣም ደስ ይላል። እንደውም ይገርማል ባለፉት 7 አመታቶች ሆነአሉ ዮጋ ስኮ የመሳቅ እንደገና ደግሞ ኤሌክትራን ሩፍዌ ለምሳሌ በህክምና መንኳ ቀልድ አለ። ያነ ቀልድ ምንድነው? አንድ ሰው ታሞ እየተጠራሞተ ሊሞት እየቀረበ ሄደ የተስፋ በር በመስጠት በማሳቅ ይሄን ሁሉ እንትስት ነው ይሄ ሁሉ መዝናኛ ነው። አንድ ጊዜ ትዝ ይለኛል በሲምሃ ሳሌ ወይም የልብ ደስታ የሚል አንድ የመስላላ ኮሌጅ አለ። በዚህ 6 ወር የተማርኩበት አለ። እንደገና ደግሞ ሳቅ ለምን ይጠቅማል የሚለው እሱንም ደግሞ ያለማቀፍ በሎም የትኮክ ወይም ደግሞ የሳቅ የሰርቲፊኬት አለ እና በዚህ ብዙ ጊዜ አልተጠቀምኩበትም። አሁን የሳቅ እንትን ብንል የኛ ሰው ምንድን ነው ማለት ዝም ብሎ ይገጣል ሞኝ ነው። አሁን እናንተ ምን ታወራ
0: አንድ ኢትዮጵያዊ አስቂ ነበር ባለም ሪከርድ የሰበረና እንደዛ ስኪ የተወሰነ በልልን
1: ይኸውልህ ሰጠኝ አንተም እየሳክን ነው አሰጠኝ። ሌላው መዝናናት በእውነት እና ጉብኝት አገር ክንወቅ ወዲያ ግድ ውጭ ሀገር አሜሪካ፣ ታይላንድ ወይም ደግሞ ቱርኪያ፣ ፓሪስ መሄድ ሳይሆን ከዚህ አለነበተኝ አገር ክንወቅ በማለት እንደ ብዙ አለ።
0: ያቅማችን መዝናናት ጥሩ ነው። ቲያትሮችም አሉ ለልጆች የሚሆኑ ፊልሞች አሉ እና ይህን መዝናናት ጥሩ ነው። እስኪ ሌላ እንደው ከኪነ ጥበብ ስራዎች ካዘጋጃቸው ግጥሞችም ሊሆኑ ይችላሉ ሌሎችንም እስኪ አቀርብልን።
1: እስኪ እንዲያው ከግጥሙ በፊት ትንሽ አንድ የሚያስቅ አሁን አንዲት የሀብታም ልጅ እንደገና አዳኝ ነው አባቷ እንዲያው ጎበዝ፣ ያነ ደግሞ የሀብታም ልጅ ነው ግን አደን እንደዚህ አታውቅም። አሁን ተጋብተው ሲኖሩ ለሚስቲቱ ምን ይላት አለኝ ለሙሽሪት፣ እኔ አንበሳ ገላለሁ፣ እኔ ዝሆን ገላለሁ፣ እኔ ቀጭን ገላለሁ እያለ ለካ ይላታ። አሁን ምላሽ ተጠርተው ይሄዱና አሁን አባቴ ትለዋለሽ፣ የኔ ባል እኮ አንበሳ ይገላል፣ የኔ ባል እኮ ቀጭን ይገላል፣ የኔ ባል እኮ ዝሆን ይገላል፣ የኔ ባል እኮ ወደብ ይገላል እያለ ስትለው፣ ኧረ እንግዲህ የማ ምን ችግር አለ ይልና ወደ ጫካ ይዞት ይሄዳል። እኔ እሱን የዛን ጊዜ ምንድን ነው ይሄ አልቪን የሚባል ጠበንጃ አለ። አልቪን በዛሬው እንደ ዛሬው ከናሽል ማለት ነው። አሁን በል እንግዲህ አለውና አሁን ሲሄዱ አደን ነው የሚሄዱ አለ አይደል። አሁን እየሄዱ እያለ ድርጭ ከዚያ መሀል ብር ትላለች የምታስደነግጥ፣ ውይ እናቴ ይላል። ኧረ አንተ ምን ነው ልጅም ለድርጅቱ የኔታ ድርጅቱ አልተናገርንም ነበር ይልና፣ አሁን እዚያ ምን አሻግሮ ምን ይመለከታል አንበሳ። ይኸውልህ ልጄ እንግዲህ መጀመሪያማ ዝሆን ነው ያገኙ ዝሆን። አሁን ይኸውልህ ልጄ እንግዲህ ያውልህ ያነ የምታየው ዝሆን ያነ ነው እንግዲህ ተመልክተህ በለው እንደ ልምድ ይለዋል። አሁን ያ ዝሆን ቢያየው ያ ሰውዬ ዝሆን አይቶ አውቅም። አሁን ዝሆን ተራራ የሚያክል የኔታ ከተራራው ወዲህ ነው ተራራው ወዲያ ነው ብሏል። ራሱ ተራራው ነው አለ። ኧረ የኛ ገር ዝሆን ተራራ ማያክል። አሁን ደና ደግሞ ወይ ምሽት እያለ ሲሄድ አንበሳ ለካ በፀሐዩ አጠገብ እንዲህ አፉን አው ብሎ ሲከፍት አንድያውን ጥርሱ ሲገጥ የእሳት ላንቃ መስሏል። የውል ልጅ አንበሳ ያውል አለና ሲለው፣ የኔታ እሳቱ ወዲህ ነው እሳቱ ወዲያ ነው ብሏል። አረ እሳቱ ነው አለ። አይ እንደዚህ ያለውን ሳናውቅም ብሎ ያነ ሰውዬ ገና ዝሆኑንም ገድሎ አንበሳውንም ገድሎ አሁን ተመለሱ። አሁን ምን ይላል ለልጅቱ? ተለምለም እሴት የከፋሽ ቀን ዝሆን ትገልለም አለ። አሁን አንዲት ሴት ዝሆን ገላለች። አሁን ምን አለ ደግሞ አንበሳ ገላለሁ የሚለው ባልሽ ዝሆን ገላለሁ የሚለው ባልሽ ቀጭን የገላ አለሁም የሚለው ባለሽ ድርጭት ብር ብትልም ደነበረልሽ ተይገዳም ተይገዳም። ይህ በስለምን ነው አረግ ለካ አባቴ አንበሳ ሳይቶት ዝሆና ሳይቶት ቀጭን ያሳይቶት አልገደለም። እንግዲህ አንተ የኔ ባል አይደለህም ብላ አሁን ሌላ ተኳሽ ባል አገባች። አሁን ግና ያ ሰውዬ ግና ቢያስለምደው ጥሩ ነበረ እና እንደዚህ እንደዚህ
0: ባይዋሽም ደግሞ ጥሩ ነበረ። አይችለውን ያው ሁለት ነገር ያስተምራል። በአንድ በኩል ምንችለውን ማድረግ ዋሸትም አያስፈልግም።
1: ትክክል
0: እንደ አቅማችን የመኖርም ሁኔታ ነው እና ጥሩ ነው። በገጠራማዋ የኢትዮጵያ ክፍል ፍቅር ሲይዝ እንደዚህ በግጥም መመላለሳለ እና እንደው ያዝናናልም ካለ
1: በግጥም ምን ይላለይ አረሞኒያም ከአረሞኒያም ኦንገኒያና የለኝ ከኒያ አረሞኒያ ከአረሞኒያም ኦንገኒያና የለኝ ከኒያ እያለ ይገጥማለች። ለካ አንድዝ የመጣለሁ ብሎ ቀጥሩ አትቀርቷል። አሁን ምን አለች አረሞኒያ አረሞኒያም ኦንገኒያ አንተን ማመኒያ አረሞኒያ አረሞኒያም ኦንገኒያ አንተን ማመኒያ እያለች እንትን ሲሉ ኋላ እመጣለሁ ብለህ አበባ ምነው የከረምህ አበባ በጓሮው ቁጭ ብዬ አበባ እየጠበቅኩህ አበባ አረሙኒያ አረሙኒያ ሞኒያ አንተን ማመኔ እያለች ስትል ያ ሰው እየገባውና እመጣለሁ ብዬ አበባ ሞክር የነበረ አበባ በሮችን ተመጀ አበባ ሳይሳካ ከረ አበባ አረሙኒያ አረሙኒያ ሞኒያ እመጣለሁ የተባብለው ያው በምስጢራቸው ተገናኙ፣ ተፋቀሩ። ስሙ እንግዲህ ምንድን ነው የሚል አንቺን የመሰለ የጠይም ኮረዳ አንቺን ካላገኘሁ መንፈሴ ተጎዳ በአውላላው ሜዳ ላይ ሽንጧ እያረገደ እንኳን እኔ ባዷ ወንድሟ ማበደ አበደችላችሁ እችን ልጅ ሰሩ ራቷን ሳትበላ አለች ደህና ደሩ። አንቺም ታባትሽ ቤት ራትሽን ቢና እኔም ታባት የቤት ራት የልብላና አንቺም ተናትሽ ቤት ራትሽን ቢና እኔም ከናት የቤት ራቴን ልብላና በሜዳ እንጫወት ትንሽ እንዝናና እያለ ያው እንግዲህ እነዚህ ገና እናትና አባቶቻቸው ያሉ ፍቅረኛሞች ማለት ናቸው። ከቤቱ እንዳይጋብዛት ወይም ደግሞ ከቤቱ እንዳትጋብዘው ያሉ ከሌላ ነው። እንደገና ደግሞ ነሻሉ መረቤ አሁን አንዱ ጎንደሬ መረባ የሚባል ሀገር አንዲት ደስ የምትል ቆንጆ ያያል። አሁን እንግዲህ ሀገራችን እንደምታየው የሚጋባ ሀብታምና ሀብታም ማጫ ያለው ከብት ያለው በሬ ያለው ነው። አሁን ምን ይላለይ አይቷተይ አሁን ምን እንደሆነ አልተረዳም ገና። አሁን ምን አለ ነሻሉ መረብየ ነሻሉ መረብየ ላምን አለ ሽበረ ይላታለ ነካሉ ጎንደር ነካሉ ጎንደር ላም አለ ሆይ በረ ብለዋለች። አሁን እንግዲህ አንተ ላምና በሬ ካለ እኔ የሀብታም ልጅ ነኝ ላምና በሬ አለ ብለዋል። አሁን ምን አለ ያንቺ በሬ ካለሽ የኔ ላም አለኝ የኔ ላም አንቺ ነሽ እንቧ በይልኝ እንቧ በይልኝ ሲል እሷ ደግሞ ምን አለሽ ያንተም ላም ካለህ የኔ በሬ አለኝ እንገናኝ እና እንቧ በይልኝ እንቧ በልልኝ እየተባሉ ያው አንድ ላይ ሁነው ተጋብተው ትዳር መስርተው ያዙ ይባላል።
0: ጥሩ ነው፣ በጣም ቆንጆ ነው። ሌላ ደግሞ ለወታደሮቻችን ብላልና ዞሮ ዞሮ ደግሞ ለሀገር ዳር ድንበር መከበር ለህዝብ ሰላምና ደህንነት የሚሰዋሉና እስኪ ለነሱ ደግሞ ያለህን
1: እንግዲህ ያው ቅድም ከመዝናኛ እንዳልነው ሀገርን ጠባቂ ወሰንን አስከባሪ እነሱ ከሳቱ ንብልባል ከጫካው ከበረሃው ሜዳና ጋራና ሸንተረሩ የማይበግራቸው የእስራኤል ጀግኖች በጣም ጀግኖች በጣም ቆራጥ ናቸው። እንግዲህ ይህን በተመለከተ ደግሞ አረደኑ ወነ ረጀግናን የእስራኤል ጎበዝ ነፍተኛ ወታደር ከጠላቱ ቦታን ቁሞ የማይበገር አረ ጠላት ሞኙ ረ ሐማስ ሞኙ አረ ህዝብላ ሞኙ ረ ሱሪያ ሞኙ ረ ጅሃድ ሞኙ አረ ጅሃድ ሞኙ ትንሽ አፍርሞ እስራኤልን ሲመኙ አይዘራፍ ጠላት ብሎ ነበር በሙሉ እስራኤል አገሬን እስራኤል ድንበሬን ማንስ ወሰደደው? እስራኤል ጀግና የጦሩ ገበሬው አይዘራፍ አካኪ ዘራፍ ማንም አይደርስም ከእስራኤል በራፍ ከሄደ ወዲያ ሩቅ ታለፈ አመጣው በመድፍ እያጣደፈ ጠላት ሰው ገሎ ሲገባ ዋሻ መንጥሮ አወጣው እንዳዳኝ ውሻ እናት አባቱ ከእናት አባቱ የተመረቀው ገና ሲናገር አፉ የሚደምቀው በእጁ ሲጨብጥ እጁ የሚሞቀው ጠላትን ይዞ የሚያስጨንቀው አሰትም እንዱ ይመስክር አገር አሻ ዝንበሉ የእስራኤል ጀግና ሲናገር ጠላት አውጥርሱ ያለው ዘርዘር የሚተነፍጭ እንደ ጎመን ዘር ፋጥንት እኳን ዋዛ አርታችን ፋር የማይደፍረው ከሰፈራችን የእስራኤል ጀግና መጣ ዘለቀ እንደ በካርምጥ እያስጨነቀ መጣው በከናሽል ባፈሞት ሟጣ እንደ ደረሰ ነብስ የሚያወጣ አይዘራፍዬ እውነት አይመስልም ዘርቆ ላላየ አየር በሰማይ ሲያገመግም መድፍ በምድር ሲያውደመድም የእስራኤል ጀግና አባ ግጠም እንዳ ነው እንጂ ጎበዝ ሲፋፋ እያባረረ ጠላት ሲያጠፋ አይዘራፍ ከተወለደ ካልቀረምጡ እንደ እስራኤል ጀግና ነው እንደ ረመጡ እና እስራኤል ጎበዝ ናት፣ ጀግና ናት። ያው ስትተው ነው እንጂ ስትይዝ እንኳን ለጠላቷ ለራሷ ነፍስ ማትሳሳ እና በዚህ አጋጣሚ ወታደሮቻችን ድል አድርገው እንዲመለሱ የሞቱት ወታደሮቻችን ደግሞ ለሀገር ለደንበር ብለው ነፍሳቸው አጸደ ገነት ይቀመጥ ለቤተሰብ መጽናናት እየተመኘው ሌላ እኒህ የጉረሩ አጥንት የሆኑብነን የተጠለፉትን በህይወት ያሉትና ደግሞ ሩሃቸው ከሰውነታቸው የተለየውን አስከሬናቸው መጥቶ ለእስራኤል ሀገር ቀብር ያብቃቸው ነው ምል እና ይህን ይመስላል። ሰጠኝ
0: በጣም ነው የምናመሰግን። ሁለገብ ባለሙያ ጀንበር መንግስቴ፣ በተለያዩ ዘርፎች ገብተህ ያው ሁለገብ ባለሙያ ስለሆንክ ዝግጅቶችን ታቀርባለህና በጣም ነው የምናመሰግነው። ለዛሬው በዚህ እናብቃ። ሰላም ጊዜ እንመኝልሃለን።
1: እኔም አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ በድጋሜ ያስተላለፍነው ዝግጅት እንደሆነ ማስታወስ እንፈልጋለን። በተረፈ በወቅታዊ ዘገባ ስናቀርብ የሶማሌላንድ ወደብ ባርባራ ወደብ መሆኑን ማስተካከል እንፈልጋለን። ስለዚህ ያሉ ሁለት ማስተካከያዎች ናቸው። ፕሮግራማችን ይቀጥላል። ለመጨረሻ አንድ ሙዚቃ

የተከበራችሁ አድማጮቻችን፣ እንዲህ የዕለተ አርብ የከሰዓት ባለው ፕሮግራም እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ ለባልደረባችን ራሚም አላዛር፣ ለቴክኒክ ባለሙያችን አላናይዳኖቭ እናመሰግናለን። እንዲሁም ለአድማጮቻችን በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ምሽት ላይ ደግሞ እንዲሁ እንጠብቃችኋለን። በዓል የምትጠብቁ ሰንበትን የምትጠብቁ አድማጮች እንግዲህ ያው እያዳመጣችሁን አይደለም፣ ለማትጠብቁት እንግዲህ ከኛ ጋር ቆይታችሁ እንዲሆን በኋላም እንጋብዛለን። በተረፈ በጀመርነው ዜማ እንሰናበታለን። መልካም ጊዜ፣ መልካም በዓል። አስተያየታችሁ አይለየን። በደህና ዋሉ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን ማቅረብ እንጀምራለን። ባልደረባችን ገብርኤል በየነ በስልክ መስመራችን ይገኛል። ገብርኤል እንዴት ዋልክ? መልካም ሰንበት
1: ሰጠኝ። እንደምላልክ እንዴት አመሸ?
0: ደህና ነኝ። በዓሉ እንዴት ነበር?
1: አመት በዓሉ ጥሩ ነው፣ እግዚአብሔር ይመስገን። ካለው ብልጭልም የሚል በጣም ትንሽ የሚያስቸግር የደህንነት ሁኔታ አለ። ከሱ ውጭ እውነት ለመናገር ጥሩ ነው።
0: ተበላ ተጠጣ ሁሉ ነገር?
1: አዎ ይበላል ይጠጣል፣ አለ በእውነት ሁሉም አለ። ሁሉም በጥሩ ሁኔታ እየሄደ ነው።
0: ጥሩ ነው። እንግዲህ በአንጻራዊ መልኩ በዓሉ በሰላም ነው ያለፈ ማለት ይቻላል። በተለይ ስጋቶች ነበሩ፣ ዛሬ ጦርነቱ ሊጀምር ይችላል ተብሎ የትራምፕ ነገር እንግዲህ እናየው ይሆናል። ወደፊቱ ደግሞ ምን እንደሚመጣ
1: እውነት የትራምፕ የፕሬዚዳንት ዶናልድ ትራምፕ ነገር ከእርጅና ይሁን ከምን ይሁን አንድ ቀን ጦርነት፣ አንድ ቀን ሰላም፣ አሁን ደግሞ የሆነ ሰላም የሚፈጠርበት ነገር ተብሎ በሳውዲያ ያሉ ሚዲያዎች የሚያወጡት ነገር አለ። ተጨባጭነቱ አስቸጋሪ ነው። ሰጠኝ
0: እስኪ በዛው እንጀምር እና እንዴት ነው ማለት ብዙ ነገሮች በጥሩ ሁኔታ ይነገራሉ። ድርድሩ አሁን ውጤታማ የሆነው ነው ወይ? አንዱንም ለመጨበጥ እየተቸገር ነው። ሶስት ቀናት ሰጥቻለሁ፣ ከሁለት እስከ ሶስት ቀን ተባለ ያ መጨረሻ። አሁን ደግሞ ግስጋሴ እየታየ ነው፣ በአብዛኛው ተስማምተዋል ይባልና ዋናው ደግሞ ያልተፈታው የኡራኒየም የኒውክሌር ጉዳይ ነው ይባላል። እና ምንድን ነበር መፈታት የነበረበት?

0: በጣም የሚያስቀኝ እኮ እሱ ነው። አሁን ኢራኖች ለመስማማት አቀረቡት ተብሎ በሳውዲያ በኩል ይፋ ተደርጎ የነበረው አሁንም ደግሞ እየተስማሙ ነው። በመጀመሪያው ንግግራቸው ወይም በቀረበው ነገር ከሞላ ጎደል ተስማምተዋል የሚባለው ዋና ዋና ጦርነቱ የተጀመረበትን ወይ የጦርነቱ ዓላማ ነው የተባለበትን ያለያዘና ያላካተተ ነገር ነው ሰጠኝ እያየን ያለ ነው ማለት ነው። በሚዲያ ይፋ እንደሆነው የኒውክሌር መሳሪያውን ከአሁን ካለው ቲዩታ ወይም የቅድመ ስምምነት ከተባለው አልተጠቃለለም ተብሏል። ሌላው ደግሞ የባለስቲክ ሚሳይሎች ከኢራን እስራኤል ድረስ ወይም ሌላ ሀገር መንዘግዘግ የሚችሉ እነሱም እዚህ ውስጥ የሉበትም ይባላል። ከዚህ ውጭ ምኑን ተጨባጭ አድርገው መስማማት ወይም ለመስማማት እየተነጋገሩ እንደሆን እኔ አይገባኝም። እነዚህ ነገሮች ካልተጠቃለሉ የእስራኤል ራስ ምታት የቱ ጋ ነው የወረደው? የተደረገው ጦርነትስ የተከፈለው ዋጋስ በዛና በዚህ ፋይዳው ምንድን እንደሆነ ግልጽ አይደለም ሰጠኝ።
1: አሁን ድርድሩ ውጤታማ ከሆነ መካከለኛው ምስራቅን የሚያረጋጋ ከሆነ እሳየው ነው፣ ደስ ይለናል። ነገር ግን በሌላ በኩል ደግሞ ውጥረቱ እንዳለ ነው። አሁንም መንግስታት እየተዘጋጁ ነው ይባላል። ኢራንም እንዲያውም አሁን በድፍረት አጠቃለሁ እያለች መዛቷን ቀጥላለች።
0: በነገራችን ላይ አጠቃለሁ ብትል ኢራን አንድ ተቀባይነት ነገር አላት። እስራኤልን የምታክል ገናና ሀገር በጦርነት የማትታማ ይግባኝ ሊጠየቅባት የማይችል አሜሪካም እንዲሁ ናት። ሁለቱ ነው 40 ቀን ጦርነት አድርገው ተጎዳ የተባለው ነገር ኢራንን አዎ ከፍተኛ ባለስልጣናት ተመትተዋል፣ ግን ኢራንን ያለውን አገዛዝ ፍርስርሱን የሚያወጣ ነገር አይደለም። እንዲያውም አሁን እስራኤልን እኮ በቀጥታ የሚያናግሩም አይደሉ፣ አሜሪካን እያነጋገሩ አሜሪካ እነሱ ያለችውን እንድትቀበል በቀር ከፈለገች ወደ ጦርነቱ እኛ ምንም ችግር የለብንም የሚል ጥሩ የሆነ ያልተሸነፈ ወይም ደግሞ የሆነ ፍርሃት የሌለበት ስሜት ዘው ወደ ድርድሩ ስለመጡ ስለዚህ አሁን እስካሁን ባለው ጦርነት ምናልባት እንዲያው ይቅርታ አድርግልኝ እንጂ የመራችን ያለችው ኢራን ናት ብንል ማጋነን አይሆንም ሰጠኝ።
1: እዛ ማለት ይቻላል ኢራን ወይ ጉዳት አልደረሰባትም ወይስ 40 እና 47 ዓመታት ያክል የተዘጋጀችበት በተለይ ደግሞ እስራኤልን አሜሪካን የመቃወም የማጥፋቱን ሂደቷን ሰርታለች ማለት ይቻላል ወይ? እንዴት ነው 40 ቀን ያክል ሁለት ሀያላን ሀገራት እንደዛ ቀጥቅጠዋት ኢራን ልትንበረከክ ያልቻለችበት መንገድ እውነት አቅም ኖሯት ነው ወይስ አልሞት ባይተጋዳይነት ነው?
0: በነገራችን ላይ አቅም አላት ኢራን እኮ ሁለት መከላከያ ሰራዊት ነው ያላት። አንድ ይሄ መካከለኛው ምስራቅ ሊቆጣጠርላት የሚችለው ይሄ ሚሽኖረታ ማያበካ ይባለው የአቤታዊ ዘቡ ያለው እሱ በደንብ የኢራን መዋለ ንዋይ የሚፈስበት ለሁቲዎች የሚሰጠው መሳሪያ ታያለህ፣ ለሀማስ ሲሰጥ የነበረውን መሳሪያ ታያለህ። አሁን ሂዝባላ እየተዋጋበት ያለውን ረቂቅ ዘመናዊ መሳሪያ ሲፈልግ ትልቅ መሳሪያ ያለው ሲፈልግ ራክፋን የሚባል ትንሽዬ በቅርብ ኪሎ ሜትር ያሉ ጠላቶችን መምታት የሚችል ዘመናዊ መሳሪያ ያለው። ስለዚህ ኢራን በደንብ ተዘጋጅታለች፣ ምንም አይነት ጥያቄ የለውም። እስካሁን በተደረገው ነገር ያልተንበረከከችው ምንድን ነው? ጦርነት ነው። አንዳንድ ጊዜ ስትገባበት ነው እንጂ ምናልባት እኔ ይመስለኛል ተደርጎ የነበረው እስራኤልም ሆነ አሜሪካ እነ ኻሜኔይን ስንመታ እነ ከሌን ስንመታ በቃ አለቀልን ብለው ይፈራርሳሉ። ከዛ በኋላ ምናልባት የሀገሩ ሕዝብም ያለውን አገዛዝ ስለማይደግፍ ይወጣል፣ ይሄንን ነገር ተጠቅመን በቃ ድብልቅልቁን እናወጣዋለን የሚል ግምት ነበረ ወይም አስተሳሰብ ነበረ። ያነ ነገር አልያዘም። ኢራን የተመታባት አለ፣ እስራኤልም ተመቶባታል። አንዳንድ መረጃዎች እንደሚያወጡት አሜሪካም የደረሰባት ጉዳት ቀላል አይደለም። ስለዚህ ኢራን ተመታለች፣ አሜሪካም ጉዳት ደርሶባታል፣ እስራኤልም አሁንም እየደረሰባት ነው በኢራን ተላላኪዎች። ስለዚህ ጦርነቱ ምናልባት እንደው እነዚህ ሁለት ሀገሮች ገናና ስለሆኑ የእስራኤል አየር ኃይል የአሜሪካ አየር ኃይል እዛ ውስጥ ገብቶ ቦታዎችን የመታቸው ስላሉ እንጂ ኢራን እስካሁን በቃ እጇን ወደ ላይ አድርጋ ተሸንፍ ያለው የምትልበትን ያክል የጀርባ አጥንቷን የመቷት የጎዷት ያክል አይደለም እየተሰማ ያለው ሰጠኝ።
1: ያ ቢሆን ኑሮ አሁንም ሌላ ድርድር ሌላ ማዛቻ ማያስፈልግም ነበር። ጥሩ የሚሆነው እናየዋለን። ሌላው የእስራኤል ፖለቲካ አለ እንግዲህ ባለፈው ሮብም ክኔሴቱ እንዲበተን የሚለው ሀሳብ መቅረቡ ይታወሳል። እንደው በዚህ ወቅት ያለው ትኩስ የፖለቲካ ሁኔታ ምን ይመስላል በእስራኤል?
0: እኔ አንድ ነገር ልንገር ሰጠኝ። አሁን የሀሪሪ ፓርቲዎች የኛ ወጣቶች አይዘምቱም፣ እነሱን እንዳይዘምቱ የሚያደርግ ህግ አሁን ያለ የጥምር መንግስት እንትን ይበልልን ነው ያርቀቀልን በስነ ስርዓት በቃ እነሱን ከዘመቻ ውጭ የሚያደርግ ህግ ይሰጣል ለኛ ይደንገግ ነው ጥያቄው አይደል? ጠቅላይ ሚኒስትር ብናምን ናታኔው ተጠያቂ እሳቸው ናቸው። ለምን ብትለይ አንዳንድ ጊዜ እሳቸው ነገሩ ሂዶ ተንከባለው ፓርቲያቸውን ወይም እሳቸውን የሆነ የፖለቲካ አቋማቸውን በሚያንቀራራምዳቸው ሲል ወደዚህ ያድርጉና እንደምንም ብለው የሆነ ነገር ሰጠው መውጣት ይችሉ ነበር። አሁን የደረስንበት ወይ ሀሪዲዎች እንዲያሉበት እውነት እኔ መስለኛል የጠቅላይ ሚኒስትር ብናሚን ናታንያው አስቸጋሪ የፖለቲካ አካሄድ ነው። ለምን ብትል እነዚህ ሰዎች እንዲዘምቱም እንዳይዘምቱም ውሳኔ ላይ ለመድረስ ጠቅላይ ሚኒስትር ብናሚን ናታንያው በቂ ጊዜ ነበራቸው ወደዚህም ለማለት። አሁን ግን ጦርነት ላይ ነው ያለነ እነዚህ ወጣቶች መዝመት የለባቸውም ቢሉ ያለውን የህዝብ ትኩሳት ያለውን በቃ መከላከያ ሰራዊቱ የሰው ኃይል አሁን ከሊባኖስ ጋር ይሄ የውሸት ወይም ደግሞ የሆነ ምንም ነገር ችግር ውጤት ማያመጣ የተኩስ አቁም ተብሎ ስንት ወታደሮች እየተቀጩ እንዳለ ታውቃለህ ሰጠኝ። ይሄ ማለት መከላከያ ሰራዊቱ በርካታ የሰው ኃይል ያስፈልገዋል። ይሄን የሰው ኃይል ለመቅረፍ ከእጃችን ያሉ ወይም ደግሞ ከዚች ሀገር ያሉ ዜጎች ሀሪዲዎች ይግቡና ችግሩን ለመቅረፍ ይሞክሩ ነው በአብዛኛው ሰው የሚለው። ስለዚህ ይሄን ደግሞ እንደምታውቀው ዛሬ ሳይሆን በጦርነቱ ስለተነሳ ሳይሆን የሀሪዲ ፓርቲዎች የፖለቲካ ዋናው አቋማቸውና ፖለቲካቸውን የሚያነግስላቸው እኛ እንዳን መንግስት አንቆ እንዳያዘምተን እኛ እንከላከላለን በማለት ነው አብዛኞቹ ፓርቲያቸው መስርተው በዚህ ፖለቲካ የሚጫወቱ ያሉ። ስለዚህ ጠቅላይ ሚኒስትር ብናምን ናታንያሁን አንድ እንትን ላይ ደርሰዋል። እነዚህ ወጣቶች እንዲዘምቱ ቢያደርጉ የሀሪዲ ፓርቲዎች ምናልባት ከእሳቸው ጋር ላይሰሩ ይችላሉ። እሳቸው የፖለቲካ የመንበረ ስልጣናቸው በምርጫው አሁን ይናድና ላይመለስ ይችላል ስጋት አለ። እነዚህ እንዳይዘምቱ ቢያደርጉ ደግሞ የሀገሪቱ ህዝብ ምናልባትም የእሳቸው መራጮች ሊሆኑ የሚችሉ ዜጎች እንትን ሊሆን ቅር ይላቸዋል። ምክንያቱም የሀገሪቱንን ችግር ያልተገነዘበ መንግስት ማቋቋም አንፈልግም ብለው ላይመርጡ ይችላሉ የሚል ስጋት አለ። ሰላማዊ ሰልፉን ታያለህ፣ ያለውን ተጽዕኖ ታያለህ። እሳቸው አሁን በዚህ ሁለት አጣብቂ ውስጥ ነው ያሉ። ግን
1: ምርጫው እየደረሰ ነው፣ በቅርብ ጊዜ ነው፣ 5 ወራት ምን ያስፈራል?
0: ልክ ነህ። ችግር ይዞ ወደ ምርጫ መቅረብና ችግር ታይዞ ወደ ምርጫ መቅረብ ይለያያል። በተለይ ይሄ ሊያስተችህ የሚችል ልትወጣበት አሁን በቃ የሆነ አጥር ላይ ናቸው። ወደዚህ ነው መውደቅ ያለብኝ አሁን ወደ አንዱ መውደቃቸው አይቀርም። ግን ወደ የትኛው በወድቅ ነው በጣም የማልጎዳው ነው ሊሆን የሚችለው ሰጠኝ በጣም። ስለዚህ ምርጫው እየቀረበ ነው። አዎ ይሄ አጣብቂ ውስጥ ባይገቡ ኑሮ ምርጫ ላይ ሲመጣ የሀሪዲ ፓርቲዎች እንዳንዘምት እየተከላከልን ነው ይላሉ፣ እሳቸው የሆነ ነገር ይላሉ። ሁለቱም እነዚህም በዚህ ያተርፋሉ፣ እነዚህም በዚህ ያተርፉ ነበር። አሁን ግን በርካታ የፖለቲካ ተቾችም እንደሚሉት ምናልባት ምርጫው ከመቅረቡ በፊትም እነዚህ ሀሪዲ ፓርቲዎች አሁን እያደረጉት ያለው ተጽዕኖ ወደዛ ሊወስድ ይችላል። እሳቸውም ደግሞ ምርጫውን ብቻ ሳይሆን እነዚህ ሰዎች ጋር ቅራኔ ገብቶ ምርጫ መሄድና ማሸነፍ እንኳ ቢችል ፓርቲያቸው የጥምር መንግስት በኋላ አላደርግም ቢሉ እዚህ ሀገር ትልቁ ውጤት የጥምር መንግስት መፍጠር ነው እና የጥምር መንግስት እነዚህ ሀሪዲ ፓርቲዎች ጠቅላይ ሚኒስትር ብናምን ናታንያሁ የሚመሩት መንግስት እኛንን ጥቅም ካላስገኘልን ከሌሎች ጋር ለምን አንሰራም የሚል ድምዳሜ ላይ ሊደርሱ ይችላሉ የሚልም ሌላ የፖለቲካ ሀሳብ አለ። ይሄም ቀላል አይደለም ሰጠኝ።
1: ቀላል አይደለም፣ ወደፊት እናያለን። ጊዜው እየመጣ ነው ሲሟሟቅ። ሌላው እንግዲህ የአውሮፓ ህብረት በይሁዳና ሰማሪያ የሚመረቱ ምርቶችን ለማገድ እንቅስቃሴ እያደረግ ነው። ወደ 10 ሀገራት ይህንን እንዲታገድ ያደረጉበት አቤቱታ ያቀረቡበት ሁኔታ እንዳለ ነው። እንደገና ደግሞ ኢታማር ቤንግቢር በተለይ ወደ አዛ ለመድረስ ሲጥሩ በቁጥጥር ስር ያሉት የውጭ ሀገር ዜጎች ላይ ያሳዩት ሁኔታ በቪዲዮ ይፋ ከሆነ በኋላ በጣም ወቀሴታን እያሰማ ነው እና ሁለቱን ነገሮች አያይዘህ እንዴት ትመለከታቸዋለህ?
0: መልካም። አሁን ወደ 10 ሀገሮች እነ ኢርላንድ፣ እነ ስፔን፣ ቤልጅየም እና ሉክሰምቦርግ የሚባሉ ሀገራት እንደው ከአስሩ እነዚህን ብነግርህ በይሁዳና ሰማርያ ቀበሌ እኛ ብለን በሚንጠራው ወይም ዌስት ባንክ ተብሎ የሚጠራው አንዳንድ ጊዜም ምስራቅ ኢየሩሳሌምንም ሊያጠቃልል ይችላል ያን አካባቢ። በዛ አካባቢ የሚመረቱ እቃዎች እነዚህን እቃዎች እንዳይገዙ ሰዎች ተጽዕኖ መደረግ አሁን አይደለም የተጀመረ ሰጠ ቆይቷል። እንደዚህ አይነት ነገር አለ፣ አልፎ አልፎ እንሰማለን። ግን አንዳንድ ጊዜም እንትኑ እንደዚህ አይነት ነገር የሚነሳው እንደዚህ አይነት ወጀብ የሚነሳው ፖለቲካዊ ነገር ነው። በይሁዳና ሰማርያ ቀበሌ አካባቢ ያለው ሁኔታ በተለይ እነ ስሞትሪች አሁን አይተህ ከሆነ ከቅርብ ጊዜ ወዲህ ወይም ምርጫው እየቀረበ ነው ብሎ ስለሚሰማቸው ይመስለኛል። እንደውም አሁን እኮ ምንድን ያለ የገንዘብ ሚኒስትር በጣሌል ስሞትሪች አሉ ኤቢቲ የሚባሉ ቦታዎች ወይም ሽታኺም አሉ፣ እነዚህን እስራኤል የራሷ ግዛት ታድርግ የሚል እንቅስቃሴ እያሰሙ ነው። በንግብር ደግሞ የሚያደርጉት ይሄ የህፃን ጨዋታ የሚመስል ነገር አለ። አንድ ሚኒስተር ማድረግ ይሄን አንድ የሆነ ነገር ማድረግ ይፈልጋል ያደርግ። ለምንድን ነው ግን እዩልኝ ስሙልኝ ይሄን ያክል ለዛውም ሲያሸኝ ጢስ ወጋይ በሆነች ሀገር የሆነች ነገር ሲያስነጥሳት ሁሉም ለምን ብሎ አትኩሮቱን የፖለቲካ ድካሙን መጽናኛ የሚያደርግባት ሀገር ላይ እንደዚህ ማድረጉ እንደኔ ያድርግ የሚፈልገውን የብሔራዊ ደህንነት ሚኒስትር ኢታማር ቤንግቪር ግን ይሄን ያክል የሚያዋርድ በማይመስል ይሄን ያክል ባይሆንና ውስጥ ቢሆን አገር በሚጠቅም እስራኤልን በሚጠቅም ደረጃ ቢሆን ኑሮ ወደ እስራኤል የሚመጣውን የራስ ምታት መቀነስ ይቻል ነበር። ስለዚህ እዚያ አሁን ለምንድን ነው ተላቪቭ ያላሉ? ለምንድን ነው ሌላ ናታንያ ወይም በቃ ኢላት የሚመረተውን እቃ አንቀበልም ያላሉ እነዚህ ሰዎች በዛ አካባቢ ያሉት ብቻ? በዓለም አቀፍ ህግ መሰረት እንደነዚህ አይነት ቦታዎች እስራኤል በዚህ በኃይል ዛቸዋለች ብሎ የሚታሰቡ ቦታዎችን መኮነን፣ ለፖለቲካ ጥቅም ማድረግ፣ ተጽዕኖ መፍጠሪያ ማድረግ የተለመደ ነው። ሰጠኝ የተለመደ ሆኗል። አሁን ደግሞ ያለንበት ሁኔታ እስራኤል እንደውም እኮ እግዚአብሔር ስታቸው እንጂ አቅም የላቸው ሆኖ ነው እንጂ ይሄ በሶስት ዓመት አካባቢ እየቀረበ ያለው ጦርነት በምናደርጉ ጊዜ በርካታ ሀገራት የእስራኤል ደጋፊ የነበሩ ርቀውን አሁን ብቻችን የሆንበት ሁኔታም አለ ሰጠኝ። ስለዚህ ይሄንም ከግምት ውስጥ እናስገባለን፣ ጥላቻም ስላለባቸው ማለት ነው።
1: እንግዲህ ኢታማር ቤን ግቪርም ያሳዩት ሁኔታ በቪዲዮ እንዳልከው እንደው እርምጃ መውሰድም ያለብን በዛም መልኩ፣ በተለይ ደግሞ ዲሞክራሲያዊት በምትባል ሀገር ውስጥ እንደዚህ አይነት አያያዝን ሌሎች አውሮፓውያን የሚፈቅዱ አይደለም። ሰዎቹን ለምሳሌ የእስራኤል ባህር ኃይል በጣም በሚያስደንቅ ሁኔታ ሰዎችን በአግባቡ ይዞ እዚህ ካደረሰ በኋላ እንደዚህ አይነት ነገር መታየቱ ነገ ነገ የሚያስጠይቅና የሚያስወቅስ ስለሆነ አስቸጋሪ ነው።
0: አሁን እኮ ይኸውልህ ትችቱ ለምን በቁጥጥር ስር ሆኑ ለምን አልገቡም ከሚለው በላይ ኢታማር ቤን ግቪር ያደረጉት ነገር ነው ትችት እያመጣ ያለው። ይሄ ነገር ባያደርጉና ባይታይ ባይወጣ ኖሮ እሳቸው ግን እኔ አንዳንድ ጊዜ ማይገባኝ ይሄንን በማድረግ የሚጠቀሙት ምንድን ነው የሚያገኙት? እንደው ለሆነ ለፖለቲካ ለቲክቶክ ለእንትን ላይክ ለማግኛ ነው? እውነት ይሄን ስላደረጉ በእስራኤል ላይ ጥላቻ ያሉት ሰዎች በቃ እንደዚህ እየተደረገ ነው ብለው እንደው ሀሳባቸውን ይቀይራሉ? በእስራኤል ላይ የሚኖራቸውን ከረር ያለ ጥላቻ ይቀንሳል ብለው የሚያምኑ ከሆነ እኔ እንጃ፣ እኔ ይሄ ትክክል አይመስለኝም ሰጠኝ።
1: እኔም አይመስለኝም። እንግዲህ የእሳቸው ውሳኔ ነው፣ ግን እስራኤልም ደግሞ ዞሮ ዞሮ የሚያስወቅስና አሁን እሳቸውም የተለያዩ ሀገራት ወደዛ እንዳይገቡ ጥረት እያደረጉ ነው ለማገድ እና ይህም ሌላ አሉታዊ ተጽዕኖ አለው ነው። በመጨረሻ ደግሞ በየጊዜው በእስራኤል የመኪና አደጋ ይደርሳል። ብዙ ምክንያቶች አሉት። የሰው ራሱ ችግርም ቢሆን መንገዶችም እንዲሁ ያልተሰሩበት ሁኔታ፣ የአሽከርካሪዎች ሁኔታ አለ እና እንዴት ታየዋለህ? አንዳንድ ጊዜ በቸልተኝነት የሚታለፍ መስሎ የሚታያል። አቤቱታዎች ይቀርባሉ። ፖሊስ፣ በተለይ የትራፊክ ፖሊስ ጠበቅ ያለ እርምጃ መውሰድ አለበት የሚሉ አካላት አሉ። ፖሊስ ደግሞ ምችለውን እያደረግኩ ነው ይላል። እንዴት ታየዋለህ?
0: ብዙ ነገሮች አሉ ሰጠኝ። አሁን ያለው የጥምር መንግስት በዚህ ጦርነት ሰበብ አድርጎ በጦርነት ላይ ነው ያለው፣ 24 ሰዓት ጠላት ዘይ ጋር እየተዋጋሁ ነው በሚል ብዙ ችግሮች አሉ። ብዙ ችግሮች ህብረተሰቡን እየጎዱ ያሉ ነገሮች አሉ ሰጠኝ። የመኪና አደጋ በዚህ በእስራኤል የተለመደ ነው። በየአመቱ ከባለፈው አመት በዚህ አመት በርካታ ሰዎች በመኪና አደጋ ህይወታቸውን ተቀጭተዋል ተብሎ እያጡ ነው ተብሎ መዘገብ መነገር የተለመደ ነው። ግን ይሁን በአረብ ማህበረሰብ ያለው እንግዲያ ይወሰጠይ መንግስት የለም እዚህ ሀገር ይሄን የሚከታተለው አካል የለም ይሄን ለመቅረፍ እየተሰራ ነው አናይም የመኪና አደጋ ሰዎች በየቀኑ እንትን ይሆናል አጥተኝ የእስራኤል ፖሊስ የመኪና አደጋዎችን ለመቅረፍ የሚያደርገው እንቅስቃሴ ቀላል ባይሆንም ግን መንገዶች ከሆነ ወይም ደግሞ አሽከርካሪዎች የእንትን የግንዛቤ ጥረት ካለባቸው ማለት በማሽከርከር አንዳንድ ሰዎች ኖርማል ሰዎች መኪና በሚይዙ ጊዜ እንዴት እንደሚያሽከረክሩ ታውቃለህ በቃ መታቃቸው ማይመስልም ግን አንዳንድ ጊዜ የሚባለው ምንድነው ሂኑ ወይም ደግሞ መጀመሪያ ሰዎች ስለ ማሽከርከር ያላቸው ግንዛቤ በደንብ ስልጠና ሊሰጣቸው ግንዛቤ ሊሰጣቸው በተለያየ እርከን መሆን አለበት ይባላል እንዴ ባያስፈልግም መንግስት እኮ ራሱ አዎ ይሄን ያክል ሰዎች በመኪና አደጋ በዚህ አመት አጠናል ድክመታችን ነው ግን የመንግስት ድክመት አይደለም የህዝቡ ነው የህዝቡን ድክመት ለመቅረፍ ግን 1 2 3 4 ብለን የሆነ ነገር ቅድ አዘጋይተናል የሚለው ነገር የለም ተወራ አለፈ ለሚቀጥለው አመት ሌላ ሰው ነው ሊሆን የሚችለው ወይንም ደግሞ ያኛው ሚኒስተር የነበረው ሚኒስተርም ደግሞ ቢሆንም በዚህ ጦርነትና ባንዳንድ ነገሮች እንደዚህ አይነት ጥያቄ ስታይቅ ጥያቄውን ራሱ መመለስም አይፈልጉም የዛሬ 90 አመት የነበረ ምክንያት ተጠው ሆኖ የሚያልፉ ስለዚህ ብዙ ችግር አለብን ግን የሚመለከታቸው አካላት ችግሩን ለመፍታት እየሰሩ አይመስለኝም ሰጠኝ
1: ጥሩ እናያለን እንግዲህ ብዙ መሰራት አለበት ገብርኤል በጣም ነው እናመሰግን እንግዲህ መልካም ሰንበት ይሁንልህ
0: መልካም ሰንበት ሰጠኝ አመሰግናለሁ
1: እናመሰግናለን ቻው
0: እሺ መልካም

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁንም ወቅታዊ ዘገባዎችን እናቀርባለን። ባልደረባችን ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን ዴትዋልክ፣ መልካም ሰንበት።
1: መልካም ሰንበት፣ መልካም በዓል ማለት ይቻላል። ወንድም ሰጠኝ ለአንተም መስመር ለነበረው ወንድማችን ገብርኤልም እንዲሁም ለአድማጮች ሰላም መኛለሁ።
0: አዎ መልካም። እንዴት ነበር በዓሉ? እንግዲህ ገብርኤልን በጥሩ ሁኔታ እንደዋለ ያው ሰምተዋል። ጥሩ ነው። አንተ ጋር እንዴት ነበር? እኛ ጋር
1: ሁሉም ቦታ ይህም በዓል እኮ ጥሩ አይደለም የሚል ሰው አታገኝም ብትጠይቅ። ተመችቶና አልጥሩ ነው የሚል ሲጀምር ከሰንበት ጋር ተያይዘና ሐሙስን ጀምሮ አርብ፣ ቅዳሜ ቤተሰብ ጋር መገናኘት እረፍት ማድረጉ ደግሞ ይፈለጋልና ከበዓሉ ጎን ለጎን እረፍቱ ተያይዞ ካለው ቆንጆ አየር ጸባይ ጋር ተመቸኝ እንጂ ጥሩ አይደለም የሚል ሰው አታገኝም። እና በዓሉ
0: ከንግግር ይሄ ያስታውቃል እንደተመቸ ሁሉ ነገር
1: አይደል?
0: በተለይ ደግሞ እነዚህ በዓላት አረብም ሲሆኑ ቅዳሜም ስለማይወጣ እንዲሁም ከሐሙስ ጀምሮ ከሰዓት በኋላ በተለይ እረፍት መሆኑ ጥሩ ነው እና
1: በጣም
0: ጥሩ ነው። እኛ ደግሞ እንግዲህ ስራ ነው የዋለን፣
1: ይደርሳል።
0: ጥሩ እንግዲህ ጥላሁን፣ አንተ ጋርም የተለያዩ እርሰ ጉዳዮች አሉ እንድትመለከታቸው የምንፈልጋቸው። በተለይ የህዝበላ ድርጅት ወደ እስራኤል ክልል ይተኩሳል በየጊዜው። እንዴት ነው እስራኤል እየተቋቋመች ያለችው? በተለይ አሁን በቅርብ ጊዜ ራህቫን የተሰኘው እኔ እንጃ በአማርኛ ምን ብለን እንደምንጠራው ድሮን አይነት ነው አይደለም፣ አስቸጋሪ እንደሆነ ነው በአንድ ቀንም የገለጽክበት ሁኔታ አለ። እስካሁን ለመቋቋም የሚደረገው ጥረት ውጤት እንዳላመጣ ነው፣ ግን ጥረቶች እንዳሉ ነው። እንዴት ነው እየተቋቋመች ያለችው የህዝበላን ጥቃት እስራኤል በዛ አካባቢ?
1: እውነት ነው ሰጠኝ፣ ለእስራኤል መከላከያ ኃይሉ ከፍተኛ ራስ ምታት እንደሆነ በመከላከያ ኃይሉ ክፍል ጉዳይ መመለከታቸው ያው ከቴክኖሎጂ ጋር የተያዘ ከመሆኑ ጋር ተያይዞ ያው ከፍተኛ ጉዳት እያደረሰ ይገኛል። በዚህ ጥቃት ወታደሮቻችን እየቆሰሉ ነው፣ እየተገደሉም ነው። ያንን ስታይ እስራኤል እንግዲህ ግዛት ከዚህ የበለጠ ቴክኖሎጂ እያላት ይህን በጣም አነሳና በዝቅተኛ ገንዘብ ነው የሚገዛው። በሚገርም ሁኔታ በጣም አናሳ በሆነ ገንዘብ ተገዝቶ በእንደዚህ አይነት ሁኔታ እንዴት ማጥቃት ይችላሉ የሚለው ሁኔታ ለእስራኤል መከላከያ ኃይልና አጠቃላይ ለጦር መሳሪያ አምራች ኩባንያዎች ራስ ምታት ሆኗል። ግን ጥሩ ዜና እዚህ ላይ ሰጠኝ። የእስራኤል የጦር መሳሪያ አምራቾች ብዙ ኩባንያዎች አሉ እስራኤል ውስጥ፣ አይደለም ለእስራኤል ለውጭ ሀገር የሚሸጡ ከፊሎቹ እንደ መፍትሄ ለእስራኤል መከላከያ ኃይል ያቀረቡት ሀሳብ አለ። እንዲሁም በመከላከያ ኃይሉ ብዛት ካላቸው ኩባንያዎች ከፊሎቹን ካወዳደሩ በኋላ ይሆነናል ወይም ደግሞ ጥሩ የሆነ መፍትሄ ሊሰጠን ይችላል የሚሉት ነን። እነሱ ካወዳደሩ በኋላ ከነዚህ ውስጥ ከፊሎቹነን በሀሳብ ማለት ነው ያው ጥናቱ ጉዳዩን እየመረመሩት ከዚህ ውስጥ ደግሞ በይበልጥ አንድ ኩባንያ ወደ $15 ሚሊዮን ወጪ ተደርጎ ማለት ነው ይህን ለመከላከል የእስራኤል መከላከል ስምምነት ላይ እንደደረሰ ይገኛል። ማለት ለጊዜው መፍትሄ ተብሎ ማለት መፍትሄው እንደው ለጊዜው ጉዳት አደረሰብን እንጂ መጨረሻ አይደለም። ለዚህ ለሌሎች ነገሮችም የእስራኤል የጦር መሳሪያ አምራች ኩባንያዎች ያው ጊዜ ነው የሚፈልጉት፣ ገብተዋል። ጊዜና ሁኔታውን ደግሞ አስቀድሞ ማንበብም ያስፈልጋል። አሁን ትልቁ ድክመታችን እንደዚህ አይነት ነገር ይሆናል ብለን አሁን ልዩነቱ ደግሞ ከአሁን በስትም ጠቅሰነዋል ከሞላ ጎደል ትንሽ ይህንን በጣም ዘመናዊ ባልሆነና
0: ለምንድን ነው እስኪ እንዲሆን በድጋሚ እንድትመለከተው ለምንድን ነው ይህን ያክል በሌሎች ከፍ ብለባሉት ድሮኖችን መከላከል ሲቻል ይህንን ዝቅተኛውን መከላከል ያልተቻለ?
1: ልዩነት ይኸውልህ፣ ከአሁን በፊት የሚልኳቸው በጣም አናሳ የሆኑት አናሳ ድሮንን በላቸው እነዚህ ያለ ሰው አብራሪ የሚላኩት ክብደታቸው ደግሞ በጣም አናሳ ነው። ውስጣቸው ይዘውት የሚመጡት ደግሞ የተወሰኑ እስከ 4 እና 5 ኪሎግራም የታጠቁ ፈንጆችን ነው ይዘው የሚመጡት። ከአሁን በፊት ጠላት ይልካቸው የነበረው የተለያዩ ጂፒኤሶችን በመግጠም እላይ ሆነው ማለት የሚልኩባቸው ቦታዎች ያው እዛ ይላኩና ከዛ ካሉበት ቦታ ሆነው ነው የሚቆጣጠሩት የት ቦታ ሄዶ ጉዳት ማድረስ እንዳለበት ያው ከውስጡ የተለያዩ ኤሌክትሮኒክስ የተገጠሙላቸው ስላሉ የእስራኤል መከላከያ ኃይል ይሄንን አስቀድሞ ያው ራዳር ውስጥ ሲገባ አስቀድሞ የማክሸፍ እድሉ ነበረው ይችልም ነበር። አሁን ይሄን የተረዱት የህዝቡላ ድርጅት ይሄንን የእስራኤል ራዳር የመከላከያው ማለት ነው መከላከያ እንዳይቆጣጠረው እንዳያየው ማለት ነው ልክ አይንን መጨፈን ማለት ነው በቃ እንዳያየው ለማድረግ ምን አደረጉ ይሄንን በኤሌክትሮኒክስ የሚገጠሙትን ነገሮች ከዛ ሆኖ የሚልኩት ያንተተው በትር በጣም ሲቪ ኦፕቲ ይሉታልኝ በጣም ቀጭንና ለአይን እንኳን ማየት በማይቻል የሚልከው ይሄንን ቀላል ድሮን የሚልከው የህዝቡላ አንድ ታጣቂ ካለበት ደቡብ ሊባኖስ ሆኖ እዛው ላይ ሆኖ ክሩን እጁ ላይ ያለ ማለት ይችላል ከሚልክበት ቦታ ሆኖ ከዚህ ከገጠመው አናሳ ድሮን ላይ ተገጥሞ ረጅም ተመልክ በርግጥ ርቀትም ስለሌለው ትልቁ የሚያዋጣላቸው ምስተካከላቸው ይሄን ያህል ድንበራችን እንግዲህ ቅርብ ከመሆኑ የተነሳ የተወሰነ ኪሎ ሜትር ሊኖር ይችላል በእንደዚህ አይነት ሁኔታ በክር ማለት ነው ያንን የኤሌክትሮኒክ ሁሉን ነገር ጂፒኤስ ካሜራ ተገጥሞለት እንደዚህ ያሉትን ነገሮች እሱን ነገር አጥተው ልክ እንዳይታይ በእስራኤል ራዳር እንዳይታይ ማለት ነው በክር በግጠም ብቻ እነሄ ሲም ኦፕቴት ሰኞ ቀጭን ክር እሱን በማዘዝ ማለት ነው ከቦታ ሁነው ወደ አካባቢያችን መጥቶ ጥቃት እንዲፈጽም አሁን ይህንን የእስራኤል ቴክኖሎጂ አልተዘጋጀበትም ማክሸፍም አይችልም ማየት አይችልም ባጭሩ መጥቶ ልክ ከመፈንዳቱ በፊት ከአጠገ ወታደሮቻችን ላይ ሲደርስ ለተወሰኑ ደቂቃዎች በኋላ ያው ታየዋለ ሲፈነዳ ነው የምትረዳው እንጂ አቅዱን መከላከል አልተቻለም ይህን የሚያደርጉት ደግሞ ይህንን በጣም ደካማ የሆነ ቴክኖሎጂ በሚገርም ሁኔታ በጣም ርካሽ በሆነ ገንዘብ ነው ገዝተው እንዲሁም ባለፈው ሳምንት ይህንን ሲም ኦፕቲ ያልኩንን ቀጭን ክር እስራኤል አካባቢ አጥሮች አካባቢ ያገኙበት ሁኔታ ማለ ተበጥሶ አንዳንዱ ሙሉ በሙሉ አሁን የሚላከው አለማውን ያስተካከለ መልካም የሚከሽፍ ማለ አለማውን ሳይምታ የሚወድቅበት ሁኔታ ማለ በራሱ ጊዜ ራሳቸው አካባቢ የሚወድቅበት ሁኔታ አለ ከስንት አንድ ነው ተጠቅቶላቸው አካባቢዎች መጡ ጉዳት የሚያደርሰው አሁን ይህን ስታይ ለምን የሚል ጥያቄ ራሳቸው የመጠየቅ ሁኔታ አለ እሱን ለመከላከል ቀደም ብዬ እንዳልኩት ያው ቴክኖሎጂውን አጥፈው ማለት ነው እነሱ የጀመሩት በጣም ደካማ በሆነ ቴክኖሎጂ ማለት የሚጠቀሙበት ሁኔታ አለ ደግሞ የሚተካላቸው ነው ከገንዘቦች ጋር ስታያይዘው በጣም ምናሳ በሆነ ወጪ የእስራኤል እንዳልኩ
0: አለ ዝሮ ግን ጠላት በምንም ሆነ በምን በድንጋይ ባጠቃ እነሱ እስራኤል ለማጥቃት እየተሳካላቸው ነው አሁን የነገርየው ማነስ መተለቅ አይደለም ጉዳት የማድረስ ሁኔታ ነው መጤን ያለበትና
1: በጣም
0: ሰፊ የሆነ ባጭር ጊዜ
1: ከዛም አልፎ ሰጠኝ ይሄ ነገር በጣም ተሳክቶላቸው ጉዳትን እያደረሱ ነው እንዳልኩ የመከላከያ ኃይሉ በጣም ራስን ታፎኑናል መከላከል አልቻልንም ከማለደረሱ ለበዚህ ነው አፋጣኝ ይሁን በዜና አወጃ ሰማውም እንጂ ሁኔታው ላለማጋነንና ህዝቡን ፍራቻው ሳልማክተት በግራችን ስሜንክስል ይሁንታ በከፍተኛው መከላከያው በከፍተኛው ውጥረት ውስጥ ከቷል ለዛም ነው ለተቀን እነዚህ የጦር አምራች መሳሪያ ኩባንያዎች ባካቹ ሐሳብ አቅርቡልኝ በማለት እንዳልኩ ከፊሎቹ ባጥር ጊዜ ውስጥ ይሄን ቴክኖሎጂ ያቀርቡበት ሁኔታ አለ እንደነሰፋ በቅርብ ጊዜ ውስጥ የመከላከያ ኃይሉ እንዲያውም እንዳልኩ ገንዘብ ተመድቦለት ከሆነ ካምፓኒ ጋር ለመግባት የተስማሙበት ሁኔታ አለ በእንደዚህ መከላከሉ ይቻላል ግን ጉዳት ላልከ እውነትም ነው ይህንን ከሊባኖስ ጋር በነበረው ጦርነት ይቅርታ ሰጠኝ ያው ጦርነቱ ይህን የአንበሳ ስጋት ከሚለው ጦር ተጀምሮ ወታደሮቻችን ከሀያ በላይ ወደ አንድ የሚሆኑ ወታደሮች አሁን ሰል ቶክስ አቁም ስምምነት ላይ ከደረስን በኋላ ኮራሱ እነዚህ ወደ አስር የሚሆኑ ወታደሮቻችን አጠናል እነዚህ ውስጥ ደግሞ አብዛኛዎች አሁን የተጎዱት ወታደሮቻችን ከሁለት ቀን በፊት አንድ ትልቅ ከፍተኛ የጦር መኮንን እና ሌሎች የጦር መኮንኖችም የተጎዱበት ሁኔታ አለ ይህ አደገኛና ራስ ምታት ነው መፍትሄ ይገኝለት ለጊዜው ግን በጣም እየረበሸን ነው
0: አዎ ሌላው እንግዲህ ከገብርኤል ጋርም ተዋህተን በታል ይሄ የአሜሪካና ኢራን ድርድር አቅጣጫውም አይታወቅም የትኛው ኮምፓስ ወዴት እንደሚወስደው ባናቅም ጥሩ ነው የተባለ ይነገራል ዛሬ ነገ ደግሞ አናውቅም ምን እንደሚባል እንደው በአጋጣሚው ነው የድርድር ቢከሽፍ እንደተሰጋው ሰሞኑን ሲፈራ እንደነበረው ጦርነቱ ባጭር ጊዜ ይከፈታል የሚል ሁኔታ አለ ወይ? ይህንስ የሚያመላክቱ ነገሮች አለ ወይ?
1: ያውልስ ትልቁ ሁኔታ እንግዲህ ያለ እኛ ብቻ አይደለንም እዚህ መካከለኛው ምስራቅ ሌሎች የዓለም ሀገራትም ሁኔታውን በአንክሮ እየተመለከቱት ነው። ምክንያቱም ለዚህ ለጥያቄ መልሱ ያለው ከአንድ ሰው ብቻ ነው፣ እሳቸውም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው። እንዲያውም የሚገርምህ ነገ የእሳቸው የበኩር ልጅ ይዳራል ለሁለተኛ ጊዜ ከዛ ሰርግ ላይ አባታቸው አባትየው ዶናልድ ትራምፕ ከሰርግ እንደማይገኝ ምክንያቱም አልገኝም የኢራን ተጨባጭ ሁኔታ ጦርነት ላይ ስለሆን አይፈቅድልኝም ሁኔታው በሚል ወደ ሰርጉ እንደማይሄድ ለልጁ ተናግሯል። ያ ማለት ምንድነው? አሜሪካ ይሄን ሁኔታውን ባንክሮ እያየችው ነው። ዛሬ ጧት አካባቢ ባንዳንድ የአረብ የመገናኛ አውታሮች ወጡ መግለጫዎች ነበሩ ማለት ኢራን እንደገና ለአሜሪካ የላከችው አስተራቂ ሐሳብ ምናልባት ወደ ተኩስ አቁም ስምምነቱ የመድረስ ሁኔታ ግን ከላከችው ሐሳብ ማለት ነው ሁለቱ ሀገራት በይበልጥ ያው የሚደራደሩት እንግዲህ እስራኤልን ወደ ጎን በማድረግ አሜሪካና ኢራን ናቸው። ሌሎች አሸማጋይ ማለት እንደ ፓኪስታን አሸማጋይ መልእክት አቀባይ ሀገር ያው ጣልቃ በመሆን ማለት ነው። አሁን አሜሪካ የምትጠይቀው ጥያቄ አለ፣ ኢራን የምትመልሰው ጥያቄ አለ። አሁን ጥያቄና መልሱን ስታይ ሁለቱ ሀገራት በሐሳብ የተገናኙ አይደለም። አሜሪካ ትልቁ ፍላጎቷ ያው የእስራኤልን ፍላጎትም ውስጥ በማስገባት ይህንን የኡራኒየም ንጥረ ነገር ማስወጣት የሚል ፍላጎት አላት። አሁን ኢራን ያቀረበችው ግን የራሷን ጥቅም ካስጠበቀች በኋላ ቅድሚያ ጦርነቱ በአስቸኳይ ማቆም አለበት፣ ሲቆም ደግሞ ሌሎች አጋሮች ለሚወሰደው እርምጃም እንዲያቆም ያው ሊባኖስ ለሚወስደው እርምጃ እንዲቆም ነው። በኢራን ላይ የጣለው የኢኮኖሚ ማዕቀብ እንዲነሳ፣ የተያዘባት ገንዘብ እንዲለቀቅ፣ ለኢራን እንድትካስ ያው ካሁን በፊት ጠየቅ የነበረውን ይህ ሁሉ ከዘረዘረች በኋላ ግን መጨረሻ ላይ የተኩስ አቁም ስምምነቱን ካደረግን በኋላ ጊዜ ገደብ ተሰጥቶት ስለ ኡራኒየም ነገር መነጋገር እንችላለን የሚል ሀሳብ። አሁን ይህን ሀሳብ አሜሪካ ትቀበለዋለች ወይ ነው ጥያቄ። ምክንያቱም አሜሪካ የምትፈልገው ምንድን ነው? ያው ሁሉን ነገር ካለች በኋላ ይህን የምትፈልጋቸው ነገሮች ግልጽ ነው ከመጀመሪያውም። ግን ትልቁ የአሜሪካ ጥያቄም የእስራኤልም ይህን የኡራን ንጥረ ነገር ማውጣት የሚል ሁኔታ ስለሆነ ኢራን በዚህ ዙሪያ የተናገረችው ነገር የለም። እንዲያውም ትናንት የሀሚናይ ልጅ ቆስሎ ሕክምና እርዳታ እየደረገለት ያለው ሙሽታባህ የተናገረው ነገር አለ። እሳቸው እንዳሉት ብሎ እንግዲህ የኢራን ብሔራዊ የቴሌቪዥን ጣቢያ ይፋ ያደረገው ይህንን ኡራኒየም በተመለከተ ለማንም ላንሰጥና ኢራን ውስጥ እንዲቀ ውሳኔ ላይ ደርሰናል በግልጽ ተናግረዋል። ምን ማለት ነው? አሜሪካ ከፈለግሽ ጦርነት መግጠም ትችያለሽ፣ መጀመር ትችያለሽ ማለት ሁኔታ አለ። ማለት ሳስበው በተደጋጋሚ የጊዜ ገደቡን ይህን ማስጠንቀቂያውን የሚጨምሩት ዶናልድ ትራምፕ እንጂ ኢራን እየጠየቀች አይደለም።
0: ሲጀምር እኮ ጥያቄ ዋናው እሱ ነው
1: እኮ። ይህን ስታይ አሁን ኢራን ምንም አይነት ፍራቻ በሌለው ከአሁን በፊት በአሳለፍነው የአርባ ቀን ጦርነት ሁለቱን ሀያል አሜሪካንና እስራኤል ተቋቁመናል፣ አሁንም እንዲሁም ሀይላችን አጠናክ እንደሚነገረው ከሆነ ኢራን የጦር ሀይሏን በከፍተኛ ሁኔታ እንደገነባችና እንዳጠናከረች የምነገርበት ሁኔታ ሰጠኝ። በከፍተኛ ሁኔታ ነው ብለ እንዲያውም ከአሁን በፊት ያልነበራትን የጦር መሳሪያ እጅ ውስጥ በእርግጥ ለፕሮፓጋንዳ የምትጠቀምበት ሁኔታም ሊሆን ይችላል አይታወቅም። ግን አንዳንዶቹ አጠገብ ያሉት አረብ ሀገራትም እየተማጸኑ ያሉ ዶናልድ ትራምፕ ጦርነቱ እንዳይጀምር ከፍራቻ ጋር የተያያዘ ነው መረጃው የሚኖራቸው ይችላልኝ። አይታችሁት የማታውቁትን ያላሰባችሁ ጥቃት እንፈጽማለን ስትል ኢራን እየዛተች ነው። እንዲያውም መካከለኛው ምስራቅ ያሉ ሀገራት ብቻ ሳይሆን ከሩቅም የአውሮፓ ሀገራትን እዛም አልፎ አሜሪካ የምትጎዳበት ሁኔታ ምላል ከእጇ ውስጥ ያለ ጥሩ መስታ ሊኖር ይችላል። ይህን በእጇ እንዳላት ምነገርደ በአንድ በኩል እንድታምን የሚያደርግ ደግሞ ሰጠኝ። ኢራን በዚህ ባሳለፍ ነው የተኩስ አቁም በለው በዚህ በተረጋጋ የተወሰነ ጊዜ ውስጥ ብዛት ያላቸው የውጭ ሀገር ቴክኖሎጂን አስገብታለች ይባላልኝ። እንደ ሰሜን ኮሪያ፣ ቻይና፣ ራሷ ሩሲያም የጦር መሳሪያዎችን እና የጦር ቴክኖሎጂን እንደለገሱ የሚነገርበት ሁኔታ አለ። ምናልባት ሚዛን ለዋጭ የሆነ የጦር መሳሪያ ወይም ተምዘግዛግ ባሊስቲክ ሚሳይሎችን አዘጋጅታ ይሆን አይታወቅም። እንደምትለው ከሆነ ግን መሳሪያው አለኝ ከአሁን በፊት ያልተጠቀምኩባቸውን መሳሪያዎች እንድጠቀም ግድ ይለኛል ስትል እያስፈራራች እየዛተች ትገኛለች። ከዚህ ጋር በተያያዘ የአሜሪካው ስለላ ድርጅት ማለት ነው በግልጽ የሚናገረው በተደጋጋሚ ኢራን የተጎዳውን የጦር መሳሪያ ማምረቻ ኩባንያዋንም ሆነ ባሊስቲክ ሚሳይሎችን እንደገና 70% በላይ እንደገና እንዳጠናከር እንደገነባችን ለጦርነት ዝግጁ እንደሆነች በይፋ እየተነገረ ነው። እንደገና ሆርሙዝ አካባቢ እንደ ቁልፍ የያዘችውና ዋናው የምትጠቀምበትን ቦታ እዛ አካባቢ ብዛት ያላቸው የጦር ማለት የምትጠቀምባቸው እርምጃ ምትወስድባቸው የተለያዩ ምድር ታችን በለው የምድር በላይ ብዙ ተምዘግዛ የሚሰሩ የምትልክበትን ብዛት ያላቸውን በአሳለፍነው ጦርነት ተጎድተዋልኝ ወደ 30 የሚሆኑ ካሏት ወደ 33 ከሚሆኑትኝ ቦታዎች ማለት ነው። ከሰላሳ በላይ የሚሆነው እንደገነባችና አሁንም ለጦርነት ዝግጁ እንደሆነ ይነገራል። እነዚህ ምልክቶች ስታይ እንደገና ምንህለው ጦርነት ኢራን የተዳከመች ሳይሆን እንዲሁም ሀይሏን ጠንክራ የመጣችበት ሁኔታ አለ። በሌላ በኩል ወደ አሜሪካ ስትመጣ ደግሞ የሚይዙት ምንድን ነው? እንፍቃችኋለን፣ ሀሳባችሁ ካልተቀበላችሁ ሀገሪቱ ምድረ በዳ ትሆናል፣ ብዙ ብዙ ነገር ይነገራል። ያ ብቻ አይደለም፣ ለዶናልድ ትራምፕ ራስ ምታት የሆነው ሰጠኝ ቤታቸው ተቃዋሚ በዝቶባቸዋለኝ ራሳቸው ፓርቲያቸው ራሱ የአሜሪካ ህዝብ ከቀን ቀን ይህን ጦርነት አንፈልገውም በማለት እያወገዟቸው የኑሮ ውድነቱ የዋጋ ንረቱ እየጨመረ ነው። ይህን አይወዱም፣ ይህን ማየት አይፈልጉም። ሌላው ጎረቤት ሀገራት እዚሁ አካባቢ ያሉት እንደነ ሳውዲያ ምንም እንኳ የእስራኤልም ሆነ የአሜሪካን ወደን የሚያጋደል ቢታይም እንደ ሳውዲ አረቢያ፣ ኤሚሬትስና ኳታር እነሱ ናቸውን እየደወሉ ለዶናልድ ትራምፕ ጦርነቱን እንዳትጀምሩ፣ አሜሪካ ጦርነቱን ከጀመረች መጀመሪያ የምንጎዳውና መጀመሪያ የምንወድመው እኛ ነን፣ እኛን ለመጉዳት ኢራን በቃ ውሳኔ ሳለችም ፍራቻ ዶናልድ ትራምፕ አሁን በዚህም ተወጥረዋል። ይህን ሁሉ ካገናዘቡ በኋላ ወደ ጦርነት ይሄዱ ይሆን አይታወቅም። እንደኔ ግን በደጋጋሚ በሰጋጋሚ የምናገረው ነገር አልፈጠኝ ዶናልድ ትራምፕ ይህን ጦርነት መጨረሻ ያው ይህንን የሚዝቱን ነገር ተግባራዊ ካላረጉት ለምን ወደ ጦርነቱ ወጡ የሚል ጥያቄው ሊመጣ ይችላል። ምክንያቱም ኢራን እኮ አሁን ብትጎዳም በወቅቱ እንደገና የተደራጀችበት ሁኔታ አለ። ይባስ ብሎ ይህን የሚጦርጦር መሳሪያ ማለት ይህን ኡራኒየሙን እሱን እስካልቀረፍ ነው ድረስ ታዲያ ያሳለፈው ጦርነት እኮ ስለዚህ
0: ትርጉሙ ምንድን ነው?
1: ትልቅ ጥያቄ
0: አለ። እንግዲህ የመወያያ ጊዜ እንግዲህ 40 ቀናትም ስለ ጦርነት አወራን። ከአርባ ቀናት ጀምሮ ከአፕሪል 8 ጀምሮ እስካሁን የሆነውም እናወራ። ሰላም ወይ ይምጣ ወይም ደግሞ አንድ ቢለይ ጥሩ ነው። ሰዎችም ራሱ ዜጎች ፕሮግራም ለመያዝ እንኳን ያልቻሉበት ሁኔታ አለ። ለማንኛውም እስኪ በዚህ እናቆየው ካለን ጊዜ አንጻር። ሌላው በተለይ በእስራኤል ሀገር ውስጥ ያው የደህንነት ሁኔታ የእርስ በርስ ግጭት አለ በትልቅ ሰውም በወጣቱም ዘንድ። በውስጥ ያለው የደህንነት ሁኔታ ትንሽ ዜጎች አሁን ፖሊስ ለእኛ ደህንነት ይቆማል ወይ የሚለውን ስጋት ውስጥ እያስገቡት ያለበት ሁኔታ አለና እንግዲህ ያው እንደምታውቀው የዚህ የሀገሩን የውስጡን የከተሞችን ደህንነት ፖሊስ ነውና የሚጠብቅ። ግጭቶች እየሰፉ መሄዳቸው በዜጎች ዘንድ ፍርሃትን የጫረበትን ሁኔታ እንዴት ነው ሊቀረፍ የሚችለው? በመንግስት በኩል ፕሮግራም አለ ወይ?
1: ይኸውልህ እኛ በአብዛኛው ዜጎች ከውጭ ካሉ ጠላቶቻችን ጋር ያለው ሁኔታ በማያያዝ ጦርነት ሌለን እንላለን። አብዛኞቹ ዜጎችን እያሰጋ ያለው ግን ጠዋት ተነስተው ወደ ስራ ገበታ ሲሄዱና ሲመለሱ በሰላም የሚመለሳቸውን ሁኔታ ጥያቄ ውስጥ የሚያስገቡት የዜጎች ቁጥር ከጊዜ ጊዜ እየጨመረ ሄዷል። ምክንያቱም አሁን ስልጣን ላይ ያለው መንግስትን ስታይ ባሳለፉት የሶስት አመት ተኩል የስልጣን ዘመን ማለት ነው የዜጎችን ደህንነት ስታይ ከጊዜ ጊዜ ዜጎች ጠዋት ተነስተን በዜና እወጃ ስንሰማ ተገደሉ፣ በአሸባሪዎች ተደመሰሱ። ግዴታ የአረብ ማህበረሰብ ስለሆነ አይደለም፣ ወይም ደግሞ ኢትዮጵያውያን ስለሆነ አይደለም። አጠቃላይ በሀገሪቱ በአምባ ጓሮ ጦብ ራሱ ባል ምስቱን ሲገል አንድ ሌል በውንብድና ሌለውን ይህንን ስታይ ከአሁን በፊት የነበረው መንግስትና የነበሩት መንግስታት ነንን ይህን ቁጥሩን ስታየው ዳታውን ስትመለከት ሰጠኝ በሚገርም ሁኔታ ይህ መንግስት ስልጣን ላይ ከወጣ ጀምሮ እስካሁን ድረስ ከባለፉት ስልጣን ከነበሩት መንግስት ስታወዳደረው በጣም ሰማይና ምድር ማለት ነው። ከአሁን በፊት ታይቶ የማይታወቅ ሁኔታ አሁን ዜጎች ህይወታቸው በየቀኑ ማለት የዜጎች ህይወት እንዲሁ እየተቀጨ ነው። ይህን ስታይ አሁን የፖሊስ ሰራዊት የት አለ? የሀገር ውስጥ ብሔራዊ ደህንነት ጥበቃት ሚኒስትሩስ ምን እየሰሩ ስትል ምንም አይነት መልስ የለም። በቃ ዜና ወጃ ላይ የምሰማው ተገደለ ሞተ መልጣ ደግሞ ያን ከሆነ በኋላ ኮን ፖሊስ ከቦታው ደርሶ ሁኔታውን ለማጣራት ራሱ የተለያዩ ይኸውልህ ቴክኖሎጂ አለን ሰጠኝ እንዳንሳሳ ቴክኖሎጂ አለን እነዚህን ሽብርተኞች ማውጣት መያዝና ማሰር በቁጥር ማድረግ ከተፈለገ አለን። ግን ያለመጠቀሙ ሁኔታ ስታይ ፖሊስ ሻባክን ሲሆን እጅል ታየዋለህ። ሻባክ ድርጅት ደግሞ አንዱ ሌላውን የመወንጀል ሁኔታ ስራ እየተሰራ አይደለም። ይባስ ብሎ በዜና አውታሮች አሁን ምትሰሆን ያሁን በህይወት የምናሳልፈውን ሰዎች የዜጎቹን ቁጥር መሞት ያን ነው። ጎን ለጎን ብዛት ያላቸው ባለ ሀብቶች ሰጠኝ ሀብታቸውንን እየተቃጠሉባቸው ነው። ወንበዴዎች ልክ ፕሮቴክሽን ሉት ነገር አለ ማለት አንተ ንብረትህንን እንዲህ በሰላም እንዲሆንና እንዳይጎዳ ከፈለግ እኔ እንደ ዘበኛ ሁኜ የአንተን ድርጅት እጠብቅልሃለሁ ከሌሎች ከሌቦች ሌቦች እኮ ራሳቸው ናቸው ከሌቦች እጠብቅልሃለሁ። ስለዚህ በየወሩ ይህን ያህል ገንዘብ በጣም ብዙ ገንዘብ መክፈል አለብህ። አሁን ብዛት ያላቸው አብዛኞቹ ባለሀብቶች ፖሊስን ከማመን የፖሊስ ላይ እምነቱ ስለሌላቸው አማራጭ ስለሌላቸው ለእነዚህ ወንበዴዎች በየወሩ ገንዘብ እየከፈሉ ንብረታቸውን አይደለም መጠበቅ አይደለም አይጠብቁላቸውም እኮ እንዴ ካሉ ስለሚቃጠልባቸው ነው ስለሚደመሰስባቸው ብቻ በእንደዚህ አይነት ምኖርበት ሁኔታ አለ አንዳንዶቹ ከስንታ እንድግሞ ስለታይ እንዴት ነው የፈለገው ይምጣ በማለት በዚህ በዲሞክራሲ እስራኤልን ያላገር እንዴት ወንበዴዎች እዚህ ድረስ ይደርሳሉ በሚል ያው ቢቃጠል የሚቃጠል ሲል ተቃውሟቸው ሲያሰሙ ሰማበት ሁኔታ አለ ያም ሆነ የነዚህ ወንበዴዎችን ሁኔታ ስለታይው እዚህ ደረጃ መድረስ የሀገሪቱ ፖሊስና የሀገር ውስጥ ብሔራዊ ጥበቃ የት አሉ የት በፍጹም አጠጋን ስታይ
0: እኔ የሰራን ይላል ፖሊስ አሁን የመረመርን ይላል አንድ ችግር ሲደርስ የፖሊስ ዋና አዛዥ እንኳን ይሄዱና የሰራን ይላሉና በዚህ ላይ ደግሞ ስናየው እንዳልከው ብዙ ነገሮች ችግሮች ይፈጸማሉ ግድያዎች አሉ ግን አሁንም አይቋረጡም
1: አንድ ነገር ልገረ በክነሴት በፓርላማ የዚህ ሀገር ውስጥ ደህንነትን ጥበቃና አጠቃላይ ከደህንነት ጋር በተያያዘ ልዩ ኮሚቴ አለ እዛ ኮሚቴ የፖሊስ ሰራዊትን አሁን ባለው ተጨባጭ ሁኔታ ካለው የውንብድናና ካለው በፖሊስና ህዝብ አለመተማመን የተነሳ የሚደርሰውን ጉዳት መረጃ ያላችሁን መረጃ አስጡን አስተላልፉ የሚል ጥያቄ ይህን ልዩ ኮሚቴ ፖሊስን ማስገደድ ይችላል በሚጠየቅበት ወቅት እስካሁን ድረስ ለተውስ እንግዲህ ተመልከት ስልጣን ከወጡበት እስካሁን ህግን በመቃወም ይህንን ሪፖርት ለዚህ ኮሚቴ አላቀረቡም ምክንያቱም ላይ ያሉት ሚኒስትሩ ፍቃድ ስላልሰጡ ለምን የሚያስደስት ነገር የላቸውማ አሁን ቅድም እንሰራለን ላልከው ምን ተሰራና ዜጎች ከሞቱ ከተቀበሩና ምክንያቱ ሳይታወቅ ከተገደሉ በኋላ ምርመራ ነብቶ ጀምሮ ምንም አይነት ውጤት ሳይገኝ እንዲሁም አንዳንድ ፋይሎች እንዲሁ ሲዘጉ ታያለ ስለዚህ ምን አይነት ውጤት ታየና ምን አይነት ስራ ተሰራና በፍጹም እና የሚነገር ዋናው ታች ወርደ ሁኔታውን በጋሯል ዋናው ቁም ነገሩን ስታይ ግን ኖ የተራራቀ ነው የፖሊስ ሰራዊትና ላይ ያሉት የፖሊስ አዛዥ ማለት ይቻላልኝ ትልቁ ስህተቱ የት ላይ ነው ታጋለ ሰጠኝ ከአሁን በፊት ፖሊስ ራሱ ነፃ ሆኖ ማንንም ሳያስገድደው ምንም እንኳን ላይ ያለ ሀገር ውስጥ ደህንነት ጥበቃ ሚኒስትሩ የፖሊስ አዛዥ ቢሆኑም ግን ካሁን በፊት የነበረው አሰራር ፖሊስ በራሱ ጊዜ ነፃ ነው ኑሮ ስራውን ይሰራ ነበር አሁን ግን የፖሊስ ሰራዊት ላይ ያሉ ጠቅላይ አዛዥ ዙራ በፖሊስ ሰራዊት ታዛዥ የሆኑትና አገልጋይ የሆኑትኝ ለ እንዲህ የሚኒስትሩ አገልጋይ ናቸው የፖሊስ ሰራዊትም እንዲሁ ለራሳቸው ስልጣን ማደግ ሲሉ ልብ አንዳንድ ዘመን ተማና አይደል እንዴ አንዳንዶቹ ስልጣን ማደግ ላይ ማነቆ ሆኖባቸው ምክንያቱም የመንግስት አገልጋይ ነው የመንግስትነን ቃል ካልተጠበቁ ተብሎ እነዚህ ነገር ስታይ ወደ የትኛው ወደ ሶስተኛው ዓለምና ወደ አምባገነን ፍራት የመሩ ሁኔታ አለ ታች ወርደም እናየው ደግሞ ያው ዜጎቹ ሞታሉ በፍጹም የገዳዮቹ ፍርድ ቤት ለዛም ነው እንዲሁም አንዳንዶቹ ይላሉ ለማፈራሪያ እንኳን ወንጀል የፈጸሙት ተይዘው በፍርድ ቤት ሲፈረድባቸውና ፍርድ ቤት ሲገቡ ቢታይ ምናልባት ወንበዴዎቹ ከዚህ ስራቸው ሊቆጠቡ ይችሉ ነበር ግን ይሄ ሳይሆን ሲቀር እንደውም እነሱ ያዟቸው ቀጥሎ የማለት ሁኔታ ነው እኔውም አወራ ከፊሉን ነው ከዚህ በላይ ጎን ለጎን በይሁዳዋን ይሁዳዋን ሆነው ደግሞ ሽብርተኞች አሉ ወደድም ጠላንም በይበልጥ ደግሞ ይሁዳና ሰማራ ካራጂ ወደ አራት ሰፈሮች የበንጓት የተለያዩ ጉዳት የሚያደርሱትኝ እነዚህ ነገሮች ተደምረው አይደለም አገራችን ውስጥ ያለውን በፖሊስና በዜጎች አለመተማመን የምራቡ ዓለም ራሱ ተፍተውናል ማለት ይችላል በቃ እንዴት ነው ብለው ሀገሪቱ
0: ወደላ ቦታ ይሄደ ደማቀም ምናምን የሚያስቡበት ነገር እንግዲህ በደህንነቱ ዙሪያ ብዙ መሰራት ያለበት መስሎ ይታያል ያለው ሁኔታ እንወያይበታለን በጣም ነው እናመሰግን መልካም ሰንበት
1: ሰላሙን ጊዜ አምጣልን ነው እንግዲህ ተመራጮቻችንም ለዜጎች ሲመረጡ ለዜጎች መስራት ለራሳችን ሳይሆን ለዜጎች የሚለው ሁኔታ እንግዲህ ምናልባት በእግዚአብሔር እርዳታ በቀጣይ
0: ጥሩ እንግዲህ ድርድሩ ሙጤታማ ሆኖ ይሄ ውጥረቱ ይቀንስ እንላለን ነገ ተስማሙ የሚለውን ነገር እንደግብ ብያስ ተስፋ አደርጋለሁ መልካም ምሽት
1: መልካም
0: ሰንበት ቻው የተከበራችሁ አድማጮቻችን እንግዲህ የምሽቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን ለባልደረቦቼ ገብርኤል በየነና ጥላሁን መልኬ እንዲሁም ለቴክኒክ ባለሙያችን ናይቢን ሻባት እናመሰግናለን በያላችሁበት መልካም ሰንበት እንዲሆንላችሁ እንመኛለን ነገ ጧት 6 ሰዓት ቀንና ምሽት ላይ ደግሞ በመደበኛ ጊዜያት እንገናኛለን በያላችሁበት መልካም ገሊት በደህና ደሩ